0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይሎም ዓለት 10 ጥቅምቲ 2026 ዓመተ ምሕረት መደብ ፈነወና ርእሰ ሊቃነ ጳጳሳት የመበል 14 ንናቴ ሜሪ ተሬዛ ባሮን ካብ ዓለት 4 ጥሪ 2027 ዓመተ ምሕረት ጀሚራን ናይ ኣስፈቶ ወንጌል ጉዳይ ዝሓሊ ናይ ቅዱስ መንበር ዕለ ቤት ፅሕፈት ተሓጋጋዚት ፀሓፊትን ናይ ጳጳሳት ተልእኮ ማሕበረሰብ ኣደ መንበር እንክብሉ ከም ዝሰመይዋን ካርዲናል ታግለ ኣፈጉባኤ ካርዲናላት ክኾኑ ከም ተሰየሙ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፓሮሊን ኣብ ጎድኒ እቲ ኣብ ሮማ ብዛዕባ ጆን ሄንሪ ኒውማን ኣብ ዝተኻይደ ዓውደ ጉባኤን ጋዜጠናታት ዝሃቦ መግለፂ ብዛዕባ ናይ ፍቕሪ ሓሴት ሃርያ ማዕዳን ድሕሪ 10 ዓመት ሎሚ ብሰባይቲ ስድራ ወንጌል ምእዋጅ ብዝብል ቁም ሓሳብ ካብ ዕለት 7 ክሳብ ዕለት 14 ጥቅምቲ ዝካየድ ናይ ዘሎ ዓውደ ኣኼባ ናይ 2 መዓልቲ ውዕሎ ፀብጻብ ካብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዒቡ እውን ኣብ ነፍሲ ወከፍ ቀዳም ብናሆም ጳውሎስ ዝቐርብ ብመደበ መንእሰያት ክህልወና ምዃኑ ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝገነ ንዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ንመበል 14 ንናቴ ሜሪ ተሬዛ ባሮን ካብ ዕለት 4 ጥሪ 2027 ዓመተ ምሕረት ጀሚራን ናይ ኣስፈቶ ወንጌል ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ተሓጋጋዚት ፀሓፊትን ናይ ጳጳሳዊ ተልእኮ ማሕበረሰብ ኣደ መንበር ኮይነን ንኸገልግላ ከም ዝመዘዝወን ናይ ቅዱስ መንበር ዜናን ክፍል ማሕተሙን መግለፂ ኣፍሊጡ። ዕለት 8 ጥቅምቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብዚ እዋን እዚ ናይ ማሕበር ደናግል ቅዱስ ማርያም ዝሃዋርያት ጠቕላሊት ሓለቓ ኮይነን ዘገልግላን ዘለዋን ናቲ ሜሪ ተሬዛ ባሮን ኣብ ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ተሓጋጋዚት ናይ ላዕለዋይ ቤት ፅሕፈት ቅዱስ መንበር ጉዳያት ኣስፈቶ ወንጌል ናይ ማሕበረሰብ ጳጳሳዊ ተልእኮ ወንጌል ኣደ መንበር እንክብሉ ከም ዝሰመይወን ናይ ቅዱስ መንበር ዜናን ክፍሊ ማሕተሙን መግለፂ የመላኽት። እናቲ ሜሪ ተሬዛ ባሮን ኣብ ኣይርላንድ ከተማ ዶኔጋል ዕለት 7 ሕዳር 1968 ዓመተ ምሕረት ዝተወልዳ ኮይነን ካብ ተቋም ህዝባዊ ምምሕዳር ዳብሊን ብምምሕዳር ህዝባዊ ክንክን ጥዕና ኣብ ከተማ ዱብሊን ካብ ዝርከብ ተቋም ኪማጅ ድማ ብዓለም ለኻዊ ስነ ልምዓት ካልኣይ ናይ ትምህርቲ ማዕርግ ዝረኸባን ካብ 2022 ዓመተ ምሕረት ክሳዕ 2025 ዓመተ ምሕረት ኣደማንበር ኣገልግሎት ሰነዳትን መፅናዕትን ዓለማዊ ሓቆፍ ተልእኾ ካብ 2023 ክሳዕ 2025 ዓመተ ምሕረት ድማ ኣደማንበር ኣጉራዊ ማሕበር ላዕሎት ኣሕልቕ ማሕበር ኣደናግል ኮይነን ኣብ ኢጣልያ ከተማ ሮማ ከም ዘገልገላን ብተወሳኺ ኣብዚ እዋን እዚ ካብ 2018 ዓመተ ምሕረት ጀሚራን ናይ ማሕበር ልኡካን ደናግል እኖና ቅድስቲ ድንግል ማርያም ዝሃዋርያት ኮይነን ኣብ ምግልጋል ከም ዝርከባ ናይ ቅዱስ መንበር ዜናን ኩሉ ማሕተምን መግለፂ ይሕብር። ፊሊፒናዊ ካርዲናል ሉዊስ ኣንቶኒዮ ታግለ ኣብ ውሽጢ ጉዳያት ስብከተ ወንጌል ዝሓሊ ናይ ቅዱስ መንበር ዕለ ቤት ፅሕፈት ክፍሎ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ተራዳኢ ህየንተ ንወዲ 92 ዓመት ካርዲናል ጆቫኒ ባቲስታ ተኪኦም ኣፈ ጉባኤ ካርዲናላት ንክኾኑ ከም እተመዙ ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ። ወዲ 92 ዓመት ካርዲናል ጆቫኒ ባቲስታ ንኣስታት 7 ዓመታት ኣፈ ጉባኤ ካርዲናላት ኮይኖም ዘገልገሉ ብወዲ 69 ዓመት ዕድመ ዘለዎም ኣብ ውሽጢ ላዕለዋይ ቤት ፅሕፈት ቅዱስ መንበር ጉዳያት ኣስፈቶ ወንጌል ክፍሊ ቀዳማይ ስብከተ ወንጌልን ሓደስቲ ፍሉያት ኣብያተ ክርስትያንን ተራዳህየንተ ኮይኖም ብዘገልግሉ ዘለዉ ፊሊፒናዊ ካርዲናል ሉዊስ ኣንቶኒዮ ጆኪም ታክለ ክትክኡ ዕለት 8 ጥቅምቲ ብጉባኤ ካርዲናላት ከም እተሓረዩን ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ የረጋግፅ። ስለዚ ካርዲናል ታግለ ኣብ መላእ ዓለም ንዝርከቡ ካርዲናላት ክመርሑ ዝተመዝ ኮይኖም ማለት ኣብ ልዕሊ ካርዲናላት ዓቕለስያዊ ሃይራርቂ መሰረት ናይ ምምሕዳር ስልጣን ክህልዎም ማለት ዘይኮነስ እንታይ ደኣ ንጥፈታቶም ዘወሃህዱ እዮም። ኩላይት ቤተ ክርስትያን ተኸታሊ ቅዱስ ጴጥሮስ ማለት መንበር ርእሰ ሊቃነ ጳጳሳት ህዙ ኣብ ዝኾነሉ እዋን ኣብ መላእ ዓለም ዝርከቡ ብሕገ ቀኖና መሰረት ናይ ምምራፅን ምምራፅን መሰል ዘሎም ካርዲናላት ዘካይድዎ ዕፁው ጉባኤ ካርዲናላት ክካየድ ዝፅውዑን ከምኡ እውን ትሕቲ 80 ዓመት እንተኮይኖም በዚ ከዓ ኣብ መንጎ መረፅቲ እንተተኻቲቱን ነዚ ጉባኤ እዚ ናይ ምምራሕ ሓላፍነት ይህልዎም። ናይ ቅድስቲ መንበር ዋና ጸሓፊ ካርዲናል ፓሮሊን ኣብ ጎትኒ እቲ ኣብ ሮማ ብዛዕባ ጆን ሄንሪ ኒውማን ኣብ ዝተኻይደ ዓውደ ጉባኤ ብዝሃቦ መግለጺ ንሞት ናብ ትርኢት ምቕያር ቅቡል ከም ዘይኮነ ብምግላጽ ኣብ ሕቡራት መንግስታት ኣሜሪካ ንዝፍጸም ቅትለት ኒዳል ሓሰን ብቐጥታ ንምዝርጋሕ ዝቐረበ መደባት ርእይቶኦም ሂቦም ብሓቂ ኣብዚ ዘመን እዚ ዝኾነ ሰብ ነዚ ኣገባብዚ ክጥቀመሉ ክደልን ክመርፆን ምርኣይ ክትርድዖ ዘፀግም እዩ ዕላማ ናይ ዝምርጫ እንታይ ምዃኑ ኣይንፈልጥን ንሞት ናብ በትሪት ምቕያር ብርግፅ ቅቡል ኣይኮነን እቲ ሰብ ክሳብ ክንደይ ግበነይና እውን ይኹን ካልእ መገድታት ኣሎ ንዚ ዝበሉ ናይ ቅዱስቲ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ነቲ ፔንታጎን ነቲ ኣብ 2009 ዓመተ ምሕረት ኣብ ፎርት ብዝተፈፀመ ቅትለት ንሞት ዝተፈርደት ሜጀር ሰራዊት ነበር ኒዳል ሓሰን ብጥይት ዝፍጸም መቕተልቲ ብቐጥታ ዘርእይ ናይ ምስ ማዕርኤት ምስሊ ክመሓላለፍ ዝወሰዶ ውሳነ ኣመልኪቶም ኣብ ዝሓበዎ ርእቶ እዩ ናይ ቤተ ክርስትያን መርገፂ ንፍርድሞት ፍጹም ዝቃወም እዩ ምስ ክብሪ ሰብ ዘይቃዶን ከም መከላኸሊ ከገልግል ዘይክእል እውን እዩ እንክብሉ ናይ ቅዱስ መንበር ዋና ፀሓፊ ካርዲናል ፔትሮ ፓሮሊን ደጊሞም ኣብ ጎድኒ ኣብቲ ዕለት 9 ጥቅምቲ ምሸት ኣብ ሮማ ንጆን ሄንሪ ኒውማን ዝተወፈየ መደብ ንጋዜጠናታት ኣብ ዝሃቦ መግለፂ ረጋግጹ ኣቦ መንበር ጉባኤ ካቶሊካን ጳጳሳት ሕቡራት መንግስታት ኣሜሪካ ሊቀ ጳጳሳት ፖል ኮክሊ ኣቐዲሞም ብዛዕባ እዚ ጉዳይ እዚ ተዛሪቦም ከም ዝነበሩን ኣብ ዝሓቦ መግለፂ እውን ካብ ቅድስቲ መንበር መግለፂ ክህሉ እዩ ከም ዝበሉ ይዝከር ብተወሳኺ ሓደ ካብቶም ጋዜጠናታት ንካርዲናል ፓሮሊን ብዛዕባ እቲ ብዓርቢ 29 ጥቅምቲ ን85 ዓመት ዝዕድመአን ደቡብ ኣፍሪካዊት ተመራማሪት ስነ ሕጊ ኣህጉራዊ ቤት ፍርዲ ገበን ዳይና ናቫተምፒላይ ዝተዋሕበ ሽልማት ኖበል ሰላም ዘለዎም ርእቶም ዝተሓተቱ ብፁእ ካርዲናል ፓሮሊን ሰባት ንሰብኣዊ መሰላት ደው ክብሉ እንከለዉ እወታዊ ነገር እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ እዚ ትከታተሎ ዘለኹም ዜና ቫቲካን እዩ ብዛዕባ ናይ ፍቕሪ ሓሴት ሓዋርያዊ ማዕዳን ድሕሪ 10 ዓመት ሎሚ ምስ ኣባይቲ ስድራ ወንጌል ምእዋጅ ብዝብል ቁም ሓሳብ ዝካየድ ክሳብ ዕለት 14 ጥቅምቲ ዝቕፅል ኣቕለስያዊ ዓውደ ርክብ ዕለት 2 መዓልቲ ድሕሪ ምጅማሩ ንፈለማ እዋን ዕለት 9 ጥቅምቲ ጋዜጣዊ መግለፂ ከም ተዋህበን እዚ ዝካየድ ዘሎ ኣቕለስያዊ ዓውደ ርክብ ርእሰ ሊቃነ ጳጳሳት ሊዮን ንመበል 14 ብምክንያት ዝኽሪ 10ራይ ዓመት ርእሰ ሊቃነ ጳጳሳት ፍራንቸስኮ ብዛዕባ ፍቕሪ ኣብ ስድራ ዝምልከት ዝለገሶ ሃርዮም ምዕዳን ምስ መራሕቲ ምብራቃውያን ኣብያተ ክርስትያናትን ኣብ መናብርቲ ኤጲስቆጶሳ ጉባኤታትን ዘካይድዎ ርክብ ዕለት 9 ጥቅምቲ ከም እተጀመረ ዜና ቫቲካን የዘኻኽር ሓደ ምስራዊ ፓትርያርክ ህንዳዊ ካርዲናል ኣውስትራልያዊ ጳጳስ ፈረንሳዊ ክኢላ ኣርጀንቲናዊት ናይ ቴዎሎጊያ ሊቅ ካብ ፊሊፒን ዝመፁ ሰብ ሓዳር ኩሎም ኣብቲ ኣብ ቤት ፅሕፈት ዜናን ክፍሊ ማሕተምን ቅዱስ መንበር ኣብ ዝርከብ ናይ ጉባኤ ኣዳራሽ ዕለት 9 ጥቅምቲ ኣብ ዝተዋህበ ቀዳማይ ጋዜጣዊ መግለፂ ከም እተረኽቡን ኣብቲ ሓለፍቲ ምብራቃውያን ኣብያተ ክርስትያንን ኣቦ መናብርት ኤጲስቆጶሶ ጉባኤታትን ክኢላታትን መፃምድትን ምስ ርእሰ ሊቃነ ጳጳሳት ብሓባር ዝርከብሉ ኣብ ኣዳራሽ ጳውሎስ ሻድሻይ ኣብ ሳልሳይ መዓልቲ ውዕሎ ገለ ካብ ተሳተፍቲ ምስ ዓለም ሓቆፍ መራኸቢ ብዙሓን ተራኺቦም ኣብዚ ናይ ምስማዕን ዘተን ፍጻሜ ዝተቐልቀሉ ዝርዝራትን ሓሳባትን ትሕዝቶን ኣቕሪቦም ኣብ ኣዝዮም እዋናዊ ጉዳያት ተመክሮታት ምክፋል ተባሂሉ ዝርዳእ ካብ ስደት ጀሚሩ ኣብ መላእ ዓለም ንብዙሓት ኣባይቲ ስድራ ፈላልዩ መዓልታዊ ህወትን ዝምድናታትን ዳግማይ ዝቐረፀ ድሕሪኡ እቲ ስነ ኣህዛዊ ዘመን ንኣገባብ ህንፀት ምትእስሳር ወይ እውን ዋላ እውን መኣዲ ጥራይ ዝፀሉ ከምኡ እውን ድሕሪ ፅምብል መርዓ ንሓደስቲ መፃምርቲ ምስናይ ናይ ካህናት ህንፀት መንእስያት ክፈርሑ ወይ ፀቕጢ ከይተሰምዖም ፅባቐ ናይ ሓዳር ህወት ንክረኽቡ ምሕጋዝ ከምኡ እውን ምስ ግዳያት ግህሰት ቀረባ ምዃንን ብሓፂሩ እቲ ስራሕ ንብዙሓት ኣርእስታት ብዙሕ ሓሳባት ብዙሓት ድሮ ዝተነብሩ ተመክሮታት ወይ ኣብ ምድላው ዝርከቡ ተበግሶታትን እማመታትን ዝምልከት እዩ ፅዑቕ ስራሕ እዩ እንክብሉ ኣማኻሪ ዋና ፀሓፊ ቤት ፅሕፈት ሲኖዶስ ጳጳሳት ኢየሱሳዊ ካህን ኣባ ጃኮሞ ኮስታ ብዛዕባ ኣብ ዝዕለፉ መዓልትታት ተቕባል ዝረኸበ ስነ ኣገባብ ኣስተብሂሎም እቲ ኣገባብ እቲ ድሮ ኣብቲ ኣብ ቀረባ እዋን ኣብ ዝተኻየደ ሲኖዶሳትን ጉባኤ ካርዲናላትን دلدلون ايو اخيباتاتوم حسابن حساب ملواتن استنتنون صلوات المسكرناتن قسنتاو تمكروتاتن ابفرانايتي جحري سينورستوها بمعدانن ازدسان ايو بفلعي صلوات منعالبات زينا اي كغوونن يقل جنكا اب صلوات سورز سادة ناي اخيبا حواهو نمتاو مسرتاو خموت ايو انكبلو ابا جاكومو بيات نعوت يغالتو دحري اتي كدعموت سقومتات مالت تن نعيم جمرتا 48 ساعات نمفلات مسمعن متأممانن مبزحتي وجزين مجمرتا جزي زحلفو صراح بستفلالي قجلتات قتيلون ازم قجلتات زياتهم بحق ان كلايت بيتا كريستيان زن تبارقو كوينم كبما لا حجرات عالم زمت تسعات افتي زحقفه ما ادي ايو نفس وقف قجلنا جزار سو تصبصاب يدالو دحريو ابملو اخيبا يكافلو ناي التي تشعت تقمت نقوهم مدى بمجمرتا حفشاو تعزب تزحابا كوينو بسعبا تباقن بدهوتا تنتنك عفرناتن ناي لومي عباي تصدرا كوموون ازي كاب عبيتا كريستيانات انتاي كم زحات تنمستنتان عدل زهب منبارو عبا كوستا غليصام ناي فقرا حسيت اب زحارف عصرت عمتات زيادة زحيي للوطي ايو نيرو حدست مقرات تراعي زي كونوس با تاتات ناي زسافح مصرح لوطي ايو نيرو كابعتهم اتق عند قداي ابا كلهم قجلتات بسفز تلحالة من قصقاس دك سبات ايو نيرو زي قداي زي نركبات اباي تصدرا كمي غيرنا كم ان نبروز صلو كوينو نستفلالي متسامرتي اب حقوتاتن ان حقوتاتن ندك دك عم كم ولد دي كوينوم زسرحو بدهوتات ولدي متسسر اب معك ابوي امنت اب متحللا فتس اقاماتي كومو اون اب منغو استفلالي حيمانوتات زلووم سبات زقبر مرعازتن كف ايو ازخلو قدات كابتي بزوحات اب ادرش بغلو شرشا يسترخبو سبات زكافلو زانتات زوات او كوينو نا اب النت منسياتن عبيتن اب كاروت حقراتن محبر سباتن كابتي اب وشت استرابيتم زتما حاروتم هرتي بموساد امنتم نخن نابرو دلوات كخون كم زلو ومزاقو اللحة ايو بزوحات عبايت الصدراء مرببات دقف بمسعان زقات من زقامات كوم اون حدس تمكروتاتن بحلتاتن اب بزوح عبايت الصدراء زاقربو مهبتام اون اك عالبو تغيرلو ايو اب زحلف عصر تعمتات زدراء ايه سنة هزاو الصورة اون اب بزوح زانتاتاتن تمكروتاتن مأكل ايو نيرو عبايت الصدراء بحبار قزي زحلفلو حدس تمكدتاتن ممحاز اون بزوح مهزاو عرطات اللو كم نزاتة نزتوفي كاب مراخة بتاتنات ازخونة ما ادي وي عبايت الصدرة ولا ابستفلالي بوتاتة تابزنو برو الوان مت اسسار نخه اللوام زحقز ميلاتات تا اقيبا بتوستاقي ابسنة احزو بحل زعابي وي كاب داقماي زتمسرتو عبايت الصدرة زمتو تمحارو زرع كهنات سلطنة زملكات ايو تمكرو ام ابزو وحبام عنطات بخامي يحوز زبلو حتوتات حادة ايو حدا سبتنا كافنات كما يجيرو حيلو فقر زقال تسلبوطا كم زخوون بجبوط كردو يقل ايو بزعبا دخامنات وي تنك افنات كزاربون كلو تقابع ايان قواسوت اوان بحافشة بيتا كريستيان زرلوار دخماتن تنك افنات نفلطو بمحاب ايو حدا كابزيوم ابوش تسودرابيت نزرلو امر حال حدا عمت سسار زملكات ايو ازيو تدلاين زد تبابع نقرقن حدا حدا قزي ابا قبرين موعال اتقامي ايو حدا حدا عمت سسار بكل ساحة سبزدر نفنك الكخوان يخل إيو بتكبار جن نصور النت زحت يخوان نعب النت بحكي أبوان كلو لعو وي أب إرقان مسمس عاملتن دك أمن كربت زلوومن إيو ويس كما جيرنا إينا كاب مدلاو حدر ناب مدقاف مس عاملتي أب ملو هيواتوم نساقاقر نزيز أوعتاز نخنا برون محقاز مسلناي نايم الله بيتا كريستيان عمام إيو انكبلو أسميرام بمنتر سينو النت بحبار كنريو اللونا يبلو حدا كل سبز السماء محلو نتبي لومي نبزحات عبايت صدرا زقات ممزلو تساقط زملكات ايو نحنا كما بيتا كريستيان بناك زار صناة طلبات لنا نوسق اللو مزلونا انكبلو تقابع يان يحاتو ابزنا يحجز منزلو تساقامات زملكات تسابت اي ساعنون نويس عطات صراحة ابل اللي دك نستيزو في تسام عامات وق كومو اون ابستوصنو بحلتات بزعبا موصبو زرق قداي قال زنبالتات ريوت عالم نعبايت الصدرة كم زي بتصحة زوق تصارو تصبتات كشاكمون نمان سيات كفرار هوامن يخلو اتي قداي ابسقطل معالتات بقطع لي ميييت كقبرلو ايو ምስቶም ካበገሰት ዝደሓኑን ዓመት ዘጋጠሞ መንደው ምባል ዝብል ኣዝዩ ረቂቐ ጉዳይ ኣስተንትኖ ይቕፅል ኣሎ እዚኦም ቅርበትን ናይ ገዛእ ርእሶም ግዜን ዘድልዮም ሰባት እዮም ኣብ ተኽእሎ ፍቕራዊ ዝምድናን ቅርበትን ከጋጥሞም ምትእምማን ንምሕናፅ ክሕግዙ ኣለዎም እዚ ኩሉ ተወሳኺ ፃዕሪ ከም ዝሓትት ኣባ ጃኮሞ ኮስታ ኣስሚሮም ማለት ንብዙሕ ባህልታት ኣብ ግምት ምእታው ናይ ሓባር ቃላት ንዝተፈላለዩ ኣቀራርባታት ክምልከቱ ይኽእሉ እቲ ሃዋህ ሃናፂ ደስ ዘብልን ርጉኡን እዩ እቲ ኣገባባት ኣይጋጮን እዩ ግን ሓድሕዳዊ ምርድዳእ የድል ምኽንያቱ መፍትሕታት ሓደ ስለ ዘይኮነ ዝተፈላለየ ስምዒታት ክንደስ ዘኽእለና ዘተ የድልየና ስለዚ ናይ ሓባር ምርድዳእ ንምፅራይ ከምኡ እውን ነቲ ርእሰ ሊቃነ ጳጳሳት ዝፅውዕዎ ዓይነት ግሉፅነትን ቅንዕናን ምክፋል ንምሕናፅን ይስራሐ ኣሎ ኣብቲ ገጾም መግለፂ ሰላምታ ንምሃብ ንመጀመርያ ግዜ ሕፅር ዝበለ ቃል ዘስምዑ ኣብ ኣኼባ ቫቲካን ንካቶሊካዊት ቤተ ክርስትያን ምስሪ ወኪሎም ዝሳተፉ ዘለዉ ናይ ካቶሊካውያን ቅብጣውያን ኣብ እስክንድርያ ፓትርያርክ ኢብራሂም ይስሓቅ ስድራክን ስዕቡ ድማ ካርዲናል ፊሊፔ ኔሪ ኣንቶኒዮ ሴባስቲያው ዶ ሮዛርዮ ፈራኦ ሊቀ ጳጳሳት ጎዋን ዳማንን ኣቦ መንበር ጉባኤ ካቶሊካን ጳጳሳት ህንድን ንዓና ስድራ ቤት መሰረታዊት እያ እንክብሉ ደጊሞም ብምርግጋፅ ብዛዕባ ኣብ መላእ ዓለም ዝቐርቡ ተመክሮታትን መልስታትን ብፍላይ ካብ ዓለማውያን መሰኻኽር ክሰምዑ ብምኽኣሎም ዘለዎም ሓጎስ ብምግላፅ እዚ ንኣባይቲ ስድራ ንምስናይ ኣገዳሲ እዩ እንክብሉ የመልክቱ ኣቦ መንበር ጉባኤ ጳጳሳት ኣውስትራልያ ሊቀ ጳጳሳት ቲሞቲ ጆን ኮስቴሎ ካብ ፐርት ነቲ ሎሚ ኣባይቲ ስድራ ዘጋጥሞም ፀቕጢ ብዝምልከት ዝቐረበ ሓሳብ ደጊሞም ብምርግጋፅ ከም ቤተ ክርስትያን መጠን ነቲ ህሉ ኩነታት ዘቕርቦ ብድሆታትን ዕድላትን ብኸመይ ብሓናፅ መገዲ ክንመልሶ ንኽእል ኢልና ነብስና መሕታት ኣገዳሲ እዩ ከም ዝበሉን ብወገና ቬሮኒክ ማርቲን ሎንሻምፕ ኣብ ጉባኤ ጳጳሳት ፈረንሳ ሃገራዊ ላቕትን ጉዳያት ጉስነት ኣባይቲ ስድራ ኣብዚ ብምህላወይን ብዛዕባ ኣብ ዓለም ዝፍፀም ኩሉ ምስማዕን ዕድለይና ኮይነ ይስማዓኒ ቢላ ትገልጽ እዚ ከምዚ ኢሉ እንከሎ መምህር ማርያ ማርሴላ ማዚኒ ኣርጀንቲናዊት ናይ ቴዎሎጊያ ሊቅ በዓልቲ ሓዳርን ክልተ ቆልዑን ከምኡ እውን ተሳተፊት ኣብ 2015 ዓመተ ምሕረት ኣብ ዝተኻየደ ሲኖዶስ ስድራ ቤት ድሕሪ 10 ዓመት ናብ ቫቲካን ተመሊስና ኣብ ቤተ ክርስትያንን ዓለምን እንታይ ከም ዘጋጠመን ዝፍፀምን ዘሎ ንምግምጋም ዕድል ቢላ ትገልጾ ኣብቲ ምትእኽኻብ ንኩሎም መፃምርቲ ዝወከሉ ፊልፒናውያን መፃምርቲ ቲ ቻርሜን በርናርዴትን ኤረን ላይን ቪልጋስን ኮይኖም ን16 ዓመታት ብሓጎስ ምስጢረ ተክሊል ዝተቐበሉ ኮይኖም ንመጀመርታ ግዜ ኣብዚ ከምዚ ዓይነት ፍጻሜ ምዕዳሞ ኣዝዮም ዘመስግኑ እዮም ተመክሮታትናን ንመንእሰያትን ኣባይቲ ስድራን ኣብ ዕዮ ጉስነት ዘሎና ተወፋይነትን ምክፋልና ነመስግን ካብ ካልኦት ዝተራኸብናዮም ባህልታት ዝተማሃርናዮ እውን ነካፍለኩም ኣብቲ መግለፂ ኣቃውማ ናይቲ ናይ መወዳእታ ፅብጻብ ፅማሪ ናይ ምቕራብ ሓላፍነት ዝተዋህቦ ሽማግለ እውን ተሓቢሩ እቲ መዐቀንታት ካብ ነፍሲ ወከፍ ኣህጉር ሓደ ወኪል ክህሉ ዝብል እዩ ንዚ ንምርግጋፅ ድማ ዝከኣለና ኩሉ ጌርና ከምኡ እውን ሓንቲ ስድራ ቤት ኣብቲ ጉጅለ ምሕዋሳ እንክብሉ ኣባ ኮስታ የነፅሩ ልኡኽ ኣቦ መንበር ናይቲ ሽማግለ ካርዲናል ኬቪን ጆሴፍ ፋረል ንዓለማውያንን ስድራ ቤትን ሂወትን ዝሓሊ ናይ ቅድስቲ መንበር ዕሉዋይ ቤት ፅሕፈት ህየንተ እዮም ኣባላቱ ድማ የኔታ ፊሊፕ ቦርደይን ኣቦ መንበር ናይ ቴዎሎጊያን ስነ ፍልጠት ሓዳርን ስድራ ቤትን ጳጳሳዊ ተቋሚ ዮሃንስ ጳውሎስ ዳግማዊ ኦድሪ ባውቸር ንስና ኣገባብ ዝምልከት ሓላፍነት ዘለዎም ኣባ ኮስታ ባዕሎም ፊልፒናዊ ካርዲናል ፓብሎ ቨርጂልዮ ሲዮንግኮ ደቪድ ጋብሪላ ጋምቢኖ ምኽትል ፀሓፊት ንዓለማውያንን ስድራ ቤትን ሂወትን ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት ናይ ሕገ ቀኖና ጠበቃ ኦርየታ ራኬል ግራሲዮሊ ኣብ ጳጳሳዊ ዮሃንስ ጳውሎስ ዳግማዊ ስነ መለኮታዊ ተቋም መምህር ካርዲናል ማሪዮ ግሬች ዋና ፀሓፊ ሲኖዶስ ጳጳሳት ሊቀ ጳጳስ ሆሴ ኤማኑዌል ኢምባምባ ኣቦ መንበር ኤጲስቆጶሳዊ ጉባኤ ኣንጎላን ሳው ቶመን ብፁእ ካርዲናል ኤንቶኒ ፑላ ኣቦ መንበር ዝተፈላለየ ስርዓተ ሊጡርግያ ናይ ዝኽተላ ካቶሊካውያን ጳጳሳት ጉባኤ ህንዲ ከምኡ እውን ናይ ኢጣልያ ቤት ምክሪ ጳጳሳት ኣቦ መንበር ካርዲናል ማቴዎ ጹፒ እዮም
1: መደ ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንስያትኩም ዘለኹም ብክርስቶስ ኣሕዋትን ሓትን ኣብ ዘለኹምሞ እግዚኣብሔር ፀጉኡን ምሕረቱን የብዝሓልኩም እናበልኩም ንሳኹም ዘለኹ ሓውኹም ናኹም ጳውሎስ እየ እምበኣር ብተኸታታሊ ኣርስታት ናባኹም ዘቅርባ ዘለኹ ብዛዕባ መንፈሳዊ ውግእ ዝሓለፈ እዋን ርኢና ነርና ሎሚ ኣገዳሲ ሓሳብ ካልኣይ ክፋል ፀላኢ ብኸመይ ይሰርሕ ዝብል ንሎሚ ንኣመንቲ ከመይ ገይሩ የጥቃዓና ብረቂቕ መንገዲ ከመይ ተበላሒቱ ነፍሲ ወከፍና ካብ መንገድና የልግሰና ብኸመይ መንገዲ ንስሕት ዝብል ብሕፅር ዝበለ መንገዲ ክንሪኦ ኢና ኣብዚ ሓለፈ ክፋል መንፈሳዊ ውግእ ከም ዘሎ እዚ ድማ ህላውኡ ምፍላጥ ወይ ከዓ ከም ዘሎ ኣሚንካ ምጓዓዝ ኣጉል እምነት ከም ዘይኮነ ቅዱሳት ፅሑፋት እውን ብዛዕባ እዚ ብህድኣትን ብጥንቃቐን ከም ዝዛረቡ ብፍርሕ ወይ ከዓ ብምግናን ከም ዘይገልፅዎ ርኢና ነርና ሎሚ ከዓ ኣብ መዓልታዊ ሂወትና ኣገዳሲ ዝኾነ ሕቶ ክንምልሶ ዘለና ክንርኢ ደስ ይብለኒ ፀላኢ ብኸመይ እዩ ዝሰርሕ ዝብል ነጥሚ ኣብ ፊልምታት ዝረአ ዓበይቲ ፍፃሜታት ጥራይ እንተደኣ ተኪርና እቲ ኣብ ሂወትና ብዝያዳ ዝረአ ዓይነት ፈተና ክትስሕቶ ንኽእል ኢና ብዙሕ ግዜ እቲ ቃልሲ ብዓውታ ኣይመፅን እዩ ብስቕታ ብስውር መንገዲ እዩ ዝካየድ ቀዳመይቲ ነጥቢ ክንሪኣ ዘሎና እምበኣር ንብርሃን መሲሉ እዩ ዝቐርበና ቅዱስ ጳውሎስ ኣብ ካልኣይ ቆሮንቶስ ምዕራፍ 11 ፍቕዲ 14 ሰይጣን እውን ከም መልኣኽ ብርሃን እዩ ተመሲሉ ዝቐርብ እናበለ ይነግረና እዚ ማለት ፀላእ ኩሉ ግዜ ብክፉእ መንገዲ ጥራይ ኣይኮነን ዝቐርበና ማለት እዩ ንክፉእ ንክፍኣት ሕማቅ ነገር መሲሉ ጥራይ ኣይኮነን ዝቐርበና ሓደሓደ ግዜ ከም ፅቡቅ ርትዓ ወይ ከዓ መንፈሳዊ ነገር ተመሲሉ እውን ክመፅእ ይኽእል እዩ እዚ ካብቲ ኣብ ፊልምታት እንሪኦ ትርኢት ዝተፈለዩ ኣብ መጀመርታ ቅዱስ መፅሓፍ ማለት ኣብ ኦሪት ዘፍጥረት እንተተመልኪትና ውን ንተመን ካብ ኩሎም ኣራዊት ተንኮለኛ ከምዝነበረ እዩ ዝገልፆ እቲ ፈተና ብዓውታ ይጀመረን ብሕቶ እዩ ጀሚሩ ከም ኣምላኽ ክትኮኑ ዶ ትደሊኹም ዝብልካ እዩ ነይሩ ታሕቶ ንእሽቶ ጥርጣረ ኣብ ልቢ ከተሕድር ትኽእል እያ እዚ ከዓ ኩሉ ሕቶ ወይ ጥርጣረ ካብ ፀላይ መፅ ማለት ግን ኣይኮነን እቲ ክንዝክሮ ዘለና ግን ፈተና ሓደሓደ ግዜ ብንእሽቶ ሕቶ ወይ ሓሳብ ክጅምር ከም ዝኽእል እዩ የሱስ ኣብ ምድረ በዳ ኣብ በረኻ ክፍተን ከሎውን እቲ ዘቐርበሉ ፈተና ግሉፅ ኣይኮነን ነይሩ ማለት ጠሚዩ ኣብቲ ጠሚየሉካ እንጌራ ቅርበሉ ፈት እዩ ከምኡውን ስልጣን ከቕርበሉ ከምዝፈተነ እቲ ፈተና ዕላሙኡ ንፅሉ ነይሩ ካብቲ ኣምላኽ ዝሃቦ ተልእኾ ንምርሓቕ እዩ ነይሩ ስለዚ እምበኣር ፍቁራን ኣሕዋት ፈተና ኩሉ ግዜ ግሉፅ ኮይኑ ኣይቀርብን እዩ ብስውር መንገዲ ንዓና ብክርዳእና ዘይ ብልማዳት ተመሳሲሉ ከም ልማድ መሲሉ ኣብ ሂወትና ዝረዓመ ክንኣልዮ ክንቆርፆ ክንሰብሮ ዘለና ነገራት ብዙሕ እዩ ካልኣይ ኣብነት ቅዱስ ኢግናፅዮስ በዓል ልዮላ ብዛዕባ ምልላይ ዝርኢ እምበኣር ኣብ 16 ክፍለ ዘመን ቅዱስ ኢግናፅዮስ በዓል ልዮላ ብዛዕባ ሕግታት ምልላይ መናፍስቲ ወይከዓ ዲስተርኒን ስፒሪትስ ዝብል መንፈሳዊ ልምምድ ኣተኣታት እዩ መንፈሳዊ ልምምድ ሽዑ ኣገዳሲ ነይሩ ሕጂ እውን ነፍሲ ወክፍና ከግዘና ዝኽእል እዩ ውሽጣዊ ሓሳባትና ስምዒታትና ንምምርማር ከመይ ጌርና ክነማእዝኖም ከም ዘለናው ዝድግፈና እዩ እቲ ኣገዳሲ ሕቶ እዚ ሓሳብ ናበይ ገፁ እዩ ዝመርሓኒ ዘሎ ዝብል እዩ ዝተፈላለዩ ሓሳባት ኣብ እምሮና ክቀላቀሉ ይኽእሉ እዮም ግን ናበይ ገፁ እዩ ዝመርሓኒ ዘሎ ኢልና ክንሓትት ኣሎና ኢግናፅዮስ ሰብ ኣብ ዝተፈላለየ መንፈሳዊ ኩነታት ከሎ ውሽጣዊ ሓሳባትን ስምዒታትን ውን ከም ዝፈላለዩ እዩ ዝገልፅ ሰብ ካብ ኣምላኽ እናረሓቀ ከይድ ከሎ ፀላኢ ኣብቲ ኩነታት መመሊሱ ክዓይ እንከሎ ነቲ ሰብ ከዓ ብምቾት ብዕግበት ኣፅኒዑ ይኣስሮ ይብል ሰብ ናብ ኣምላኽ ክቀርብ ከሎ ከዓ እምነቱ ንክዓቢ ተስፋ ዘቕርፁ ወይ ካብ ጥርጣሪ ዘእትዎ ሓሳባት ውን ንክቀላቀልዎ ፀላኢ ፈተና ከውሕዝ ይኽእል እዩ ይብለና እቲ ሰናይ ውሽጣዊ ምንቅስቃስ ግን ትብዓት ተስፋ ዝመልአ ክኸውን ከሎ ኣብ ፅቡቅ ስራሕ ኣብ ፅቡቅ ሕማም ዕዮታት ንክቕፅልካ እዩ ዘበራትዖ እቲ እኩይ መንፈስ ግን ተስፋ ንክትቆርፅ ክጭና ስለዚ ንሓሳባትና ናብ ኣንፈት ይመርሓና ከም ዘሎ ክንርዳእ ኣሎና ናብ ፍቕሪ ናብ ተስፋ ሓላፍነትና ብምውሳድ ፅቡቅ ሰናይ ተግባራት እዩ ዝወስደና ዘሎ ወይስ ካብ ሰባት ናይ ምርሓቅ ተስፋ ምቁራፅ ጠጠው ምባል ዘይምቕፃል ንድሕሪ ጥራይ ምጥማት ኣብዚ ክንጥንቀቕ ዘለና ነገር ኩሉ ሓዘን ወይ ጭንቀት ካብ እኩይ መንፈስ ይመፅእ ማለት ኣይኮነን ኩሉ ሰላም ወይ ሓጎስ እውን ፅቡቅ ምልክት እዩ ማለት እውን ኣይኮነን ሓዘን ሓደሓደ ግዜ ናብ ንስሓን ለውጡን ክመርሓና ይኽእል እዩ ሓጎስ ከዓ ሓደሓደ ግዜ ካብ ኣገዳሲ ለውጢ ከም ንርሕቕ ክገብረና ይኽእል እዩ ስለዚ ብሓደ ስምዒት ወይ ሓሳብ ጥራይ ተመርኪስና ብቕልጡፍ ፍርዲ ኣይንካብ ግዜ ፈሊና ብህድኣትን ብኣስተንትኖን ክነስተውዕለሉ ኣለና ትኩነታት ኣፀጊምና እተኮይኑ ከዓ ምስ እናኣምኖ መንፈሳዊ ኣቦ ኣባት ነፍሲ ክንዘራርብ ኣስዮ ኣገዳሲ እዩ ሳልሳይ ነጥቢ ሎሚ ንዓኻ ስለምንታይ እዩ እዚ ነጥቢ ወይከዓ ዚ ሓሳብ ዝመልእኽቲ ኣገዳሲ ዝኸውን ሕጂ እምበኣር ኣብቲ ዕለታዊ ሂወትና ንመልከት ንመንእሰያት كاب سناي من قدي كارح أصغل حسابات بزوح قزي دراماتيكا من قد دايمتزي نحنا فخن ردو زين غل من قدي نيشتاي مسيلو يو نفسو كفنا إن عبل لنا ناقوبت الناس خيط نابنت أبدا كرسيان كتلو بغاعتي بالكان أبدا كرسيان كتمالالس كتاكل كل بغاعتي بالكان كالو تكلهم تبقى يخدو اللو يمعبولو اللو يسلتون اللو تبقى إما حيوش اللو بس فاقن دحر تاريف كالله ويتقاق اللخا ولد كايسر رحني واملاخ أي سمعوني أي قبلك كانيو سلمتي حد تسلي تسفاز بحالي بالكان قوم نقاري بالكان أي تعبنها تزقابر كي حاطيات كان محرات أملاخ نلعليو محرات أملاخ كتقنو أي كلينيو زبلون كالو تحساباتن أوشتنا خكالا عولو يخوليو ناي باعلنا دنتون كمسولنا عوني خوليو مسوح كزي قن حد حساب سلز حسبني أطرايون حق مالتا يكونن كومون سب كمزز بلا حساب سلز حسبة سألعي يكوتاتر اللو مالتون يكونا إغناطيوس كن حسب زحك زنا أغد تاسي حدوون يلا عاليو إتا حساب نابي مرحان اللو ناب تسفا حقز نامد لاي ديزو استرنزو اللويس كاب سوات نخرحون تسفا نخقورت انيو سقبران زلو نزان كل تنتبي فالي نخنا للينا لنا أقدام أي بيتروس معرف حموش تفعل شمون تون سألعي سألعي زوهي طوليري كمان بسا أبسوريخم يو قوازم اللوي اللو هذا تمثلي كن تنقع كم زلنا إذا زخاخر نازلو جن كلو تنقع تويت أجام تسألعي متسار كنوع يكونا هنا جن تسألعي كسم عنا كلو بيننا غين تعرف مثلنا عمنا سب كن الزر عرب كم زلنا هون نقرأ من قد يسي كدو صوت بوي مبار فكران حوات مدام دمتاب زنا يلوم معانتي تسفا مقرات كب أملاخ مرحا أملاخ يحق زننيو أملاخ يرد أننيو زبال حساب بقلت أفز نقر زخد نتقو تكتل أهلوك أبصرت كأوروبو نبع أملاخ أوروبو مسكهن مسمن فساو أبون تلازب تسر عرب زي كومز عمسالة كونت هات ستيت وات جنكات كحازن كان نوحيك زين تنعود زيلوها مسحكي بنا يأمرون كتزر عربون أكد تاسيو حاجز مدلعي دخمات أيكونا مبارف قران حوات عبز ما تسكفال كاب مللعي فتنا ناب تسفا زي حساب كما يلنا ينا نساقاقر أملاخ زهابنا منفساوي أدكون وكندينا سكاب شعو زيابي رباركم سلسلناي
0: كبراتنا كبران سمعتنا سلما كتتالكم لمسكن ناي لومي مدب فنوانا أبزي الزازم أبنات بحمد فنوك صابنا الراقة ببدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መላእከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ። ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ብስተምህሮኦም ኣምላኽ ንህይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም። ኣብ እዋን ምንጻእ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም። እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻእ ግዚ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና። ዓመፃ ዛዛም ቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ ዝነዓቕቦ እምኒ ንሱ ርእሲ ማዕዝን ኮነ ብዝብል ቃላት ዝገለጾ ንኣምላኽ ንእከይ ናብ ድሕነት ይቕይሮ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቲ እተነዓቀ ድማ ንዅሉ ነገር ዝድግፍ መሠረት ኮነ። በዚ ኸምዚ ኣምላኽ ንታሪኽ ይመርሖ፣ ክንወድቕ እንከሎና እውን ይድግፈና። ርእሰ ሊቃነ ጳጳሳት ቀጺሎም ናብቲ ምሳሌ ግራት ወይኒ ምልስ ብምባል ነታ ምርጫታትና ከሃንጻ ወይ ከዕንዋ ዝኽእል ቤተ ክርስቲያን ከም ዘመልክት ገለጹ። ስለዚ ኣብ 500 ዓመት ዕርፍቲ ቅዱስ ፍራንቸስኮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንቤተ ክርስቲያኑ ዳግም ንምሕዳስ ኣብ ዘቕረቦ ጻውዒት ምላሽ ብምሃብ ኣብ ግራት ወይኒ ጐይታ ብውጽኢታዊ መንገዲ ዝዓየየ ሰራሕተኛ ከም ምንባሩ ዘከሩ። ቅዱስ ፍራንቸስኮ በቲ ተሰቕለ ጐይታ ተደሪኹ ኣብ ክርስቶስ ናይ ገዛ ርእሱ ሕይወት ብምህናጽ ኣብ ድኽነቱን ሓጐሱን ስቓዩን ብምክፋል ሕሉፍ ሓሊፉ እውን ክሳብ ውርደት ብምቕባል ንተልእኹኡ ጀመረ። እቲ ምእንቲ ዅሎም ኣሕዋቱ ዝገብሮ ልባዊ ጸሎትን ልግስን ነቶም ንቤተ ክርስቲያን ንምሕዳስ ከም ሓቀኛ ቅድመ ኹነት ገይሮም ኣብ ተልእኾኡ ተኻፈሉ ኣርኣያ ኮይኑዎም እዩ። ቅዱስ ፍራንቸስኮ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዘነበሮ እምነት ንቤተ ክርስቲያን ዳግመ ሕደሳ ክብሉ ድማ መስከሩ። ሎሚ ድሕሪ 8 ዘመን እውን እዚ ናይ ቅዱስ ፍራንቸስኮ መንፈሳዊ ተውህቦ ፍረ የፍሪ ከም ዘሎ ርእሰ ሊቃነ ጳጳሳት ልዮን ገሊጾም። እዚ ኣብቲ ዓብዪ ህያውን ማሕበር ፍራንቸስካውያን ከምኡውን ኣብ መንፈሳዊ ውርሽኡን ንህዝቢ ኣምላኽ ዘወፍዮ ዘሎ ብዙሕ ውህበታቱን ብንጹር ይረአ ኣሎ በሉ። ቤተ ክርስቲያን ዓመተ ኢዮቤልዩ ቅዱስ ፍራንቸስኮ ኣብ እተኽብረሉ ዘላ ርእሰ ሊቃነ ጳጳሳት ነቶም ምእመናን ምእንቲ ውህበት ሰላም ብጽንዓት ክጽልዩን ኣብ መንጎ ህዝብታት ስኒት ንምህናጽ ልባዊ ወፈያ ክገብሩን ጻውዒት ኣቕሪቦም።
ኣብ መደምደምታ ቅዱስ ኣቦና ነዚ ዕዮ እዚ ኣብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ምስቶም ኣብ መካነ ንግደት ፖምፔይ ኣብ ደብረ ቅድስቲ ድንግል ዘመቁፀርያ ተጋቢኦም ዘሎ ምእመናን ብመንፈስ ብምሕባር ከዓ ጸሎተ መልኣከ እግዚኣብሔር ኣዕረጉ።

0: ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘፍርየ መስከረም 9 2019 ዓመተ ምህረት እዚ ዕለት እዚ ዘሰኒ መዝሙር እኩት ኣንተ ወስቡህ ስምከ ወኣብዪ ሃይልከ። ኦጌይታ ንፍርየ ምድሪ ባርኽ ብኽረምቲ ብበረኸት እትኸፍት ጐይታ ኸማኻ ዝበለ ጻድቕ መሓርን መን ኣሎ። እታ ጠምያ ነይራ ዝጸገበት ነፍሲ ካብ ሞድሒና ትባርኸካ ኣላ። ኣብ ሰማይ ትቕመጥን ብትሑታት እትባርኽን ምስጉን ንስኻ ኢኻ። ስምካ ንኡድ ክእለትካ ድማ ዓብዪ እዩ። ንስኻ ኢኻ ንሰንበት ዕረፍቲ ጌርካ ዝሰራዕካን ንዅሉ ዘዝግብኦ ምግቢ ዝሃብካዮን ምስባክ ምድርኒ ውሃበት ፍሪሃ ወይ ባርከን እግዚኣብሄር ኣምላክነ ወይ ባርከን እግዚኣብሄር። ምድሪ ፍሪኣ ትህብ እግዚኣብሄር ኣምላኽና ይባርኸና እግዚኣብሄር ክባርኸና እዩ። መዝሙር 85:12 ቃል ወንጌል ንሎሚ ዝንበብ ካብ ወንጌል ሉቃስ ካብ ምዕራፍ 13 ካብ 22-30 ወንጌል ሉቃስ። ብድሕሪ እዚ ኢየሱስ ናብ ኢየሩሳሌም ክኸይድ ከሎ ኣብ ከተማታት ዓድታትን እናምሃረ ይሓልፍ ነበረ። ሓደ ሰብኣይ ከዓ ጐይታይ እቶም ዝድሕነስ ውሕዳት ድዮም በሎ። ንስ ኸዓ ኸምዚ በሎም፣ በታ ጸባብ ኣፍ ደገ ንምእታው ተጋደሉ፣ ምኽንያቱ ብዙሓት ክኣትዉ ክደልዩ እዮም ግና ኣይክኽእሉን እዮም። እብለኩም ኣለኹ በዓል ቤት ተንሲኡ ማዕጹኡ ምስ ሸጐረ ሽዑ ኣብ ወጻኢ ደው ምባል ክትጅምሩ ጐይታይ ጐይታይ ክፍፈተልና እናበልኩም ማዕጹ ኳሕኳሕ ክተብሉ ኢኹም። ንሱ ኸዓ ካበይ ምዃንኩም ኣይፈልጠኩምን እየ ኢሉ ክምልሰልኩም እዩ። ሽዑ ምሳኻ በሊዕና ሰቲና ንስኻ እውን ኣብ ኣደባባያትና ምሂርካ ምባል ክትጅምሩ ኢኹም። ንሱ ኸዓ ኣቱም ገበርቲ ዓመፅ ኵልኻትኩም ካበይ ምዃንኩም ኣይፈልጠኩምን እየ ካባ ይረሓቑ እብለኩም ኣለኹ ኽብል እዩ። ንኣብርሃምን ይስሓቅን ያይቆብን ንዅሎም ነቢያትን ኣብ መንግስቲ ኣምላኽ ምስ ርኤኹምዎም፣ ንስኻትኩም ግና ኣብ ወጻኢ ተደርቢኹ ምስ ተረፍኩም ኣብኡ ብኽያትን ምሕርቃም ኣስናንን ክኸውን እዩ። ካብ ምብራቕን ምዕራብን ካብ ሰሜን ደቡብን ድማ ክመፁ ኣብ መንግስቲ ኣምላኽ እውን ኣብ መኣዲ ክቕመጡ እዮም። እንሆ ድማ ቀዳሞት ዳሕሮት ዳሕሮት ከዓ ቀዳሞት ክኾኑ እዮም። ዘሎናዮ እዋን ዘመነ ፍረ ወይ ከዓ እዋን ፍረ እዩ። ሓረስታይ ዘራእቱ ፈርዩ ኣብ ሙሉእ ምትእምማን ናይ ዓመት ቀለቡ ዘረጋግጸሉ እዋን እዩ። እዚ ኣብ መንፈሳዊ ቀለብና ክንቅረብ የተሓሳስበና። እዚ ዓመት ከመይ ገይረ እጅምሮ ኣለኹ ኢልና ሂወትና ብመንፈሳዊ ስንቂ ኣስኒቕናዶ ንጅምር ኣለና ክንብል ግቡእ እዩ። ከም ሰባት መጠን ስንቂ ከይውሕደና ክንርኢ የድልየና እዩ። ጉዕዞና ዕዉት ክኸውን ብመንፈሳዊ ሂወትና ዝሰነቕና ክንከውን የድልየና። ናይ ሎሚ ወንጌል ንምቾት ንጣዕሚ ኣወጊድና ኣብ መኣዲ ኣምላኽ ክንህሉ የዘኻኽረና። በታ ጸባብ ኣፍ ደገ ንምእታው ተጋድሉ ይብለና። ጉዕዞ ሰማይ ክዝንጋዕ ዘይብሉ ጉዳይ እዩ። ጉዳይ ድሕነትና ኩሉ ግዜ ሓለዋ የድልዮ። ኣብ ሓደ ዝንገር ታሪክ ሰለስተ ሰባት ዝተፈላለየ እምነት ዝኽተሉ ብዛዕባ ሃይማኖቶም ክትዕ ኣልዒሎም። ሰለስቲኦም ሓረስቶት ጡጥ እዮም ነይሮም። ኣብ ክትዖም ናትና እዮ እቲ ሓቂ ናትና እባ እናበሉ ኣብ ርሱን ክትዕ ኣትዮም። ኣብ ጥቕኦም ሓደ ሽማገለ ንኽትዖም ሱቕ ኢሉ ይሰምዕ ነበረ። ኣብቲ ሽማገለ ቅርብ ኢሎም መን ይኻባና ሓቂ ዘሎ ኢሎም ሓቲቶሞ። ብካልእ ኣዘራርባ ኣየ ናይ እምነት እዩ እቲ ሓቂ ሒዙ ዘሎ እናበሉ ሓቲቶሞ። እቲ ሽማገለ ህዲ ኢሉ እናስተንፈሰ ከምዚ እናበለ ክምልስ ጀሚሩ። ብምሳሌ ገይሩ ምስ ስርሖም ዝመሳሰል ምስላ ኣምፂኡሎም። ካብዚ ክሳብ እቲ ናይ ጡጥ መኻዚኖ ሰለስተ መገዲ ኣለዋ። ሓንቲ በዚ ጎቦ ደይብካ ብቐጥታ ኣብቲ መኻዚኖ ክትከይድ ትኽእል። ኣፃር እያ እንተኾነ ዓቐብ ስለ ዝኾነ ብርቱዕ ድኻም የድልዮ። ብምስራቅ ወገን ናይ ዝጎቦ ጌርካ ክትኸይድ ትኽእል። እቲ መገዲ ብዙሕ ነዊሕ ኣይኮነን እንተኾነ ከርፋሕን ዘይፅቡቕን ክትከዶ ዘይጥዑምን እዩ። ሳልሳይ ብወገን ምዕራብ ናይቲ ጎቦ ክትከይድ ትኽእል። ነዊሕ መገዲ ግን ዝቐለለ መገዲ ክትከይድ ትኽእል እንተኾነ ኢሉ ኣብዓ ዓይኖም እናጠመተ ኣብቲ መኻዚኖ ምስ በፃሕካ እቲ ዋር ድያ ከመይ ጌርካ ከምዝመፅእካ ወይ ቤናይ መገዲ ከምዝመፅእካ ኣይኮነን ዝሓተካ ዓርከይ ክሳብ ክንደይ ፅቡቕ እዩ እዚ ጡጥካ ኢሉ እዩ ዝሓተካ እናበለ ኣብ ሂወት ኣገዳሲ ሂወትና እንታይ ዓይነት ሂወት ከም እንመርሕ እምበር ኣነ ከምዚ እዩ እምነተይ እናበልካ ምጃሃር ኣብ ሓቂ ከም እንነብር ኣይገብረናን እዩ እናበለ ሃናፂ መልሲ ሂብዎም ኣብ ትንቢት ኢሳያስ ነቢይ ምዕራፍ 66 ካብ ቁፅ 18 ክሳዕ 21 ድሕነት ኣምላኽ ንኩሎም መንግስትታት ዓለም ከም ዝኾነ ንሕና ሰበኽቱ ከም ዝኾንና ንኩሎም ደቂ ሰብ ኣብ መንግስቲ ኣምላኽ እንዕድም ከም ዝኾንና ዝነግር ነንብብ ኣብ መልእኽቲ ዕብራውያውን ዘንብብናያ ዋላ እውን ኣብ ግዜ መቕፃዕቲ ኣምላኽ ንምሕረትና ኢሉ ከም ዝሰደልና ክንርዳእ ይምዕደና ከምቲ ፈቃር ኣቦ ንውላዱ ክምህሮ ኢሉ ዝቆፅዖ ከምኡ ኣምላኽ ካብ ክፉእ ክመልሰና ኢሉ ክቐፅዓና ይከኣል ኣብ ናይ ሎሚ ወንጌል እውን ጉዳይ ድሕነት ቀሊል ከም ዘይኮነ ብዘይቁኑዕ ነገራት ከይንተባህለል የጠንቀቕ ድሕነት ንኩሉ እዩ እንትኾኑ ብርቱዕ ስራሕ ምስ ፀጋ ኣምላኽ ዕለት ዕለት ክሳብ መዓልቲ ሞትና ምትሕብባር ይሓትት ኣብኡ እንከሎ ብቐሊል ሸለል ክንብሎ ኣይግባእን ጉዳይ ድሕነትና ተልእኮን ዓብዪ መዝነትን እዩ ናይ ሎሚ ወንጌል ትርጉም ጉዕዞ ንኢየሩሳሌም ዘስዓቦ ሓበራዊ ድሕነት ይገልፀልና መጀመርያ ጎይታና እቶም ዝድሕኑ ስውሑዳት እዮም ኢየሱስ ምሳርድእቱ ንኢየሩሳሌም ቅፁ እናኸደን ከሎ ሓደ ሰብ ዝሓተቶ እዩ ኣገዳስን ዓብ ሕቶን እዩ ኣብ ግዜ ኢየሱስ ብዙሓት ኣይሁድ ንሶም ጥራሕ ህዝቢ እግዚኣብሄር ንሶም ጥራሕ ሕርያት ህዝቢ ኣምላኽ ምዃኖም ይሓስቡ ነይሮም ብርድኢቶም ኣረማውያንን ዘይኣመንትን ኩሎም ንሕጊ ሙሴ ዘየኽብሩ ኩሎም ዘይድሕኑን ብኣምላኽ ዝተነፅጉ ገይሮም ይሓስብዎም ነይሮም ድሕነት ንኣታቶም ጥራሕ ነቶም ሕጊ ሙሴ ዘኽብሩ ዝተሓፀየ ገይሮም ይሓስብዎ ነይሮም ኢየሱስ ነቲ ሕቶ ቀጥታዊ መልሲ ክህቦ ኣይደለን ብኣንጻሩ ቅልል ዝበለ ሕቶ እናሓተተ ንሰዓብቱ ብዛዕባ ድሕነት ክነግሮም ጀሚሩ ኣብ ትምህርቱ ነቲ ቐንዲ ነገራት ክነግሮም ጀሚሩ ክንደይ ከምዝድሕኑ ኣገዳሲ ይኮነን ኣገዳሲ ነገር ኣነን ንስኹምን ክንሓስበሉ ዘለና ከመይ እንተገበርና ብኸመይ እንተነበርና ብኸመይ ኣብ ርክብና ሓድነት እንተፈጠርና ኢና እንድሕን ነዚ እዩ ኢየሱስ መልሲ ዝህበሉ ካልኣይ በቲ ኣፀባብ ኣፍ ደገ ንምእታው ተጋደሉ መጀመርያ ኣብ መንግስቲ ኣምላኽ ክንኣቱ በታ ፀባብ ኣፍ ደገ ክንቃለስ ኣለና እታ ፀባብ ኣፍ ደገ ጉዕዝኣ ብቐሊል ምስ ብዙሓት እትጓዓዛ ኣይኮነትን ፀባብ ዘብላ ብዙሓት ሰባት ከምዘይጓዓዝዋ ከስምዕ ኢሉ እዩ ድሕነት ብግልኻ ንበይንኻ ዝርኢ ጉዳይ እዩ ከምኡ ድሕነት ቀሊል ኣይኮነን እትኸፍሎ ዋጋ ኣልኦ ብቓልስን ብስቓይን እዩ ዝርከብ እዛ ፀባብ ማዕፆ ንኩሉ ክፍቲ እያ እንትኾነ እቶም ክኣትዋ ዝደልዩ ጥራሕ እዮም ተቐባልነት ዘለኦም መንግስቲ ኣምላኽ ክትመርፆ ኣለካ ናይ ድሕነት ህያብ ብምፍልላይ ዝርከብ መሰል ኣይኮነን ድሕነት ንኩሉ እዩ ኣምላኽ ከዓ ኩሉ ክድሕን ድላዩ እዩ እንትኾነ ሰማያዊ ናይ ድሕነት ፍቕሪ ግላዊ መልቲ ይሓትት ሳለሳይ ካበይ ምዃንኩም ኣይፈልጠኩምን እየ ኢየሱስ ንርድእቱ ብምሳሌ ገይሩ ብዛዕባ ዝተዓፀወ ማዕፆ ተዛሪብዎም ንሱ ከዓ ነቶም ንኢየሱስ ምቕባል ዝደንጎዩ እዩ ዘስምዕ በዕሉ ከም ዝበሎ ንውኡ ምኽታል ምስኡ ምሳሕ ምብላዕ ክዛረብ እንከሎ ምስማዕ እኹል ኣይኮነን ካብኡ ንላዕሊ ክንገብሮ ዝግባአና ነገራት ኣሎ ሓደ ግዜ ንዕድመ ኢየሱስ ድሕሪ ተቐቢልና ኣብ ትምህርቱ ፀኒዕና ክንነብር ዕለት ዕለት ክንነብሮ ኣለና እቶም ብእምነት ፀኒዖም ዘይነብሩ ኣብ ኣፍ ደገ ክተርፉ እዮም ኣብዚ ኢየሱስ ዘጠንቀቐና ዘሎ ጉዳይ ድሕነትና ብሸለልትነት ክንሕዞ ከም ዘይግባእ ሓንሳብ ሒዝካዮ ዝረጋገፅ ኣይኮነን ዕለት ዕለት ምንባሩ የድሊ ከምቲ ኣይሁድ ደቂ ኣብርሃም ደቂ ዓበይቲ ነቢያት እንዲና እናበሉ ዝኣምኑ ዝነበሩ ግን ግብሮም ግብሪ ኣብርሃም ዘይኮነ ንሕና እውን ብስም ተኸተልቲ ክርስቶስ ብስም ኮንና ድሕነትና ኣይረጋገፀልናን እዩ ክንድሕን ህያው እምነት የድልየና ራብዓይ ቀዳሞት ዳሕሮት ከዓ ቀዳሞት ክኾኑ እዮም ኣብ መጨረሻ እቶም ንርእሶም ዓበይትን ሓያላትን ንኩሉ ከምድላዮም ዝገብሩን ዘንቀሳቅሱን ኣብ መንግስቲ ኣምላኽ ክፍሊ ኣይክህልዎምን እዩ ይብለና ብኣንጻሩ እቶም ትሑታትን ብማንም ዘይፍለጡ ክብረት ዘይብሎም ኣብ መንግስቲ ኣምላኽ ክኣትዉ እዮም ናይ እቶም ዝድሓኑ ዝርዝር ክገርመና እዩ سلمنتاي إلنا أنت حاتتنا مخنياتو مقد أملاخ كان مقدنا فلوي سلزخوني حدا زنقر تاريخ اللو حان تهابتام سويتي من قصة سمايك مسكدت التوم زم حادرو نقص زبالي كتنبرو دس زيب بالقزاحي بوما نساخ أزد أنت خبرو عيدليوني كالي هوني لاتوم نساتهم كاك أدمي عابزي ممساكي زل أخكلنا نزد راح يوخ كنسرح زخيل إلوما أمعدو وابيلان ترعيت تصبق قزار عيتمو وتصبق قزار أنا يمن إيو النابلة حتى تتوم ناي سرحتنيا جردينك إيو إلوما كمي إلو ناتي سرحتنيا زنبرة دخا كاب ناتي زبلس مقام تخسرح يخيل إلا حتى تت أبزي زسرح قزاوتي بتخاب مدري زلأخ كايو نقرات إيو زسرح نحنا عايكونا ننمرت اللهم زي نسخي أب عالم كله يصبق جزاز سرح عيل أخكن إلى ما يبهل أبز عالم إنه جبرو إيو أبز ما يسنك زخوننا أبز زنجعنا أنا يسجعنا غير راح كن حسب كن جبر إن كلنا نمس أي هوتنا خي حسبنا أنت نبرنا أبز ما يصبق بيت كلونا أيك إلنيو جزية كله كا جزية أي تصبق إيو نجرو لو مين سماي زقتو نجر أم جبار نسأمد شعو عملاق أتأمون ودي أتأمن تقالي كسبية كادو مسيكالي كبلنا أيو إكزي أبيهر نتهم زفكرهم يقصعهم أما لغت عبراويان اللومي زتنبت نزمنات زخدي حتو يغرب سلمنتا أيو نتوعيات بروخات سبات حماء نقر زغتموم ويكا زغانفو أب سبات زورد بحرياون كلو انرئيو سقايات مجلسي كنهبولو عين غلنينا نابنت معلقلاق حوي منداد من دغدغ مذي قال سبات أقامات نتابعاتنا يبرتع بزيادة سبي قبرنا زولو لو كي تساقي خامخ سبي اللن زبهر زربالو نو بين نو جين زبالس ارئيتون قمتن نحاب سقاي مستيريب أب كريستياني أو بحلي كاب سقاي زي مهدام بأمنة أملاح كتكبولون كلها مستنا إيسوس سقايات كتواهدون كلها نخالوت دحنا زدحن كخوون إكال زبل الله سلام انتهي كمز زخوون مخنياتو خاء عب أمنتنا سقايات إيسوس نخلنا دكسب دحنتن محرتن زمسي إيو عب هيوتنا نرئسنا قصعنا كنبر انتخالنا أما بأمنت انت نبرنا بأمنت إيسوس نخدتل ألنا مالتي عب قل أوانات نخرسياناوي هيوتنا خنبرو كنكالس ألنا أملاخ نخلو زقوان فالناس أقامات كان عواتيلو يسنادونا كم حالا فالناس زلوون ولدي أبقل أوان أملاخ ويني قصعنا أيو إذا ما قصعتي قل سقايا حازن كوردلنا يكال انتخوني بتزتوقان فالناس أقام قد أملاخ أب فقري أب رتعي أب سلام كن مهار نخيل أبزو زلونا أيو أوان مس أملاخ طبق ركب كلونا أمو وداي دحنتنا وحس كن رخوالو يقبعنا أمنتنا كنبرون كلنا ترحينا خن عوة النخيل بجزياوي ميتشوت عالم تتاليلنا نمجد أملاح زنقعنا كي ننبر مستوى على يدلينا وحياوي أملاح أبقع زهيوتنا بفلاي أبزع عمت زيئا أمنتي كحد سن كسنعن أمو خمتن سخاء تدوليو خمر رحس أقاها هبني إلنا نلمنا فكار أملاحنا بتاس أباب عنكس كن ملسو إنا تسعبيننا يمو بزي ولول أبتبيتو نقطو بروخ سنبت يقبر لنا عبان قسي في السهر.

ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ፍስሓን ተስፋን ተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ንዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ራብዓይ ምዕራፍ ናይቲ ሰነድ ኣስተንቲኖም ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዓለም እውን ኣስተምሂሮም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ራብዓይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቅዋም ፍስሓን ተስፋን ብምስትንታን ቤተ ክርስቲያን ተልእኮኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም ዝህነፅን ሓላፍነት ከም ዝህባ ገሊፆም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን እንቋዕ ብድሓን መጻእኩም። ብዛዕባ ጉባኤያዊ ቅዋም ፍስሓን ተስፋን እንገብሮ ዘለና ኣስተንትኖ ክንቅጽል ከሎና ሎሚ ንራብዓይ ምዕራፍ ናይቲ ቀዳማይ ክፋል ናይዚ ሰነድ እዚ ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዘመናዊት ዓለም እተወፈየ ክንምርምር ኢና። ቅድሚ ኩሉ እዚ ጉባኤ ንቤተ ክርስቲያን ከም ኣብ ልዕሊ ወይ ኣብ ጎኒ ዓለም ከም ዘላ ዘይኮነትስ የግዳስ ብምሳልያዊ ኣገባብ ኣብ ውሽጣ ከም እተተኽለት ይዝክር። ቅዱስ ኣጐስጢኖስ ዓለም ብቤተ ክርስቲያን ኣቢላ ተዓረቐት ክብል ጸሓፈ። ቤተ ክርስቲያን ከዓ ድሮ ምስ ኣምላኽ እተዓርቀት ዓለም እያ። ንሕና ኣብ ምድሪ ነጋድያን ኣጋይሽ ኢና፣ ኣብቲ ኣፋፍነትን ጽባቕን እዛ ዓለም እዚኣ ድማ እንካፈል ኢና። ልክዕ ከምቲ ወዲ ኣምላኽ ንዓለም ሕይወት ክህባ ምስ ኣቦ ኸተዓርቓን ስጋ ዝለበሰ፣ ከምኡ ድማ ቤተ ክርስቲያን ንዅልና ደቃ ነቲ ኣምላኽ ኣብ ሓደ ዓብዪ ሰብኣዊ ስድራ ቤት ንምጥርናፍና ዘለዎ ውጥን ንምግላጽ ከም ምልክት ምስጢረ ስጋዊ ኣምላኽ ኣብ ዓለም ትርከብ ኣላ። ስለዚ ቤተ ክርስቲያን ኣብ ማእከል ህዝብታትን ባህልታትን ኣብ ታሪኽ ደቂ ሰባት ትጓዓዝ ኣላ። እዚ ኣብ ህይወት ደቂ ሰባት ዘሎ ምትእትታው ንቤተ ክርስቲያን ተልእኮኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም እትሃንጽን ሓላፍነት ከም ዝህባን ብንጹር ንኽትርዳእ ይሕግዛ። ቀዳማይ ተልእኮ ቤተ ክርስቲያን ደቂ ሰባት ነቲ ዓሚቕ ሕቶታት ናይ ህይወት ኣቓልቦ ንኽገብሩሉ ንምሕጋዝ እዩ። ብዛዕባ መበቈልናን ዕድልናን ከምኡውን ብዛዕባ ትርጉምን ፍቕርን ከኣ እዩ። ብዝኾነ ይኹን ዋጋ መኽሰብ ናይ ምርካብን ሓበሬታ ናይ ምቁፅጻርን ንሰባት ምስቲ ኣብ ስጋው ጥሪት ዘተኰረ ናብራ ንኽሰማምዑ ዘየድሊ ጸቕጢ ከውርደሎም ይኽእል እዩ። ልባትና ግና ናብ ላዕሊ ክጥምት እዩ ዝተፈጥረ። ኣበውዚ ጉባኤ ተልእኮ ቤተ ክርስቲያን ኣብ ህንጸት ምድራዊት ከተማ እውን ኣበርክቶ ኣብ ምግባር ተራ ከም ዘለዎ የዘኻኽሩና። ይኹን እምበር ሜላታትን ሸቶኣን ብቐዳምነት ፖለቲካዊ ስርዓት ኣይኮነን። ኣብ ክንዶስ ብዛዕባ እምነትን ልግስን ምስክርነት ኣብ ምሃብ ከምኡውን ንፍትሕን ሰላምን ሕውነትን ዘለዋ ተጸምዶ ዘጠቓልል እዩ። ሓደ ኣማኒ ነቲ ምእንቲ ሓጢኣት ዝሞተ ጻድቕ ክርስቶስ ብምቕባልን ብምምላኽን ጭቈና ድኹማትን ድኻታትን ወይ ከዓ ነቲ ናይ ምንጻግን ምጉዳል ፍትሕን ኩነታት ዘቃልዕ ዘይፍትሓዊ መዋቕር ክቕበል ኣይክእልን እዩ። ማሕበራዊ ሰረተ እምነት ቤተ ክርስቲያን ንተግባራት ናይቶም ሰብ ሰናይ ፍቓድ ዝኾኑ ሰባት ኣብ ምትሕብባር ሓባራዊ ረብሓ ንምድንፋዕ ይሳተፍ። ስለዚ ቤተ ክርስቲያን ንድሕነት ኩሉ ሰብ ንምስዓብ ኣብ ትሕቲ መሰረታዊ መሰላት ወዲ ሰብን ስድራ ቤትን ንጠለብ ሓባራዊ ረብሓ ኣፍልጦ ንዝህብ ዝኾነ ይኹን ዓይነት መንግስቲ ንገዛ ርእሳ ብነጻ ከተማዕብል ካብ ምኽኣል ንላዕሊ ሓያል ባህጊ የብላን። ተልእኮ ወንጌል ብውጽኢታዊ መንገዲ ንምፍጻም ነፍሲ ወከፍ እተጠምቀ ሰብ እምነቱ ህያውን ቀጻልን ምእንቲ ክግለጽን ምስ ጸጋ መንፈስ ቅዱስ ክተሓባበር ቁርጽ ፍቓድ ክገብር ኣለዎ። እወ ከምቲ ኣበውዚ ጉባኤ ደጋጊሞም ዝገለጽዎ ኣብ መንጎ እምነትን መዓልታዊ ህይወትን ዘሎ ፍልሊ ኣብ ዘመንና ዘሎ ዝኸፍአ ጌጋ ኮይኑ ክቝጸር ይግባእ። ፍስሓን ተስፋን ንተልእኾቶም ብጥምቀቶም ንዓለም ብክርስትያናዊ መንፈስን ብራእይ ወንጌልን ህያው ክገብሩ እተጸውዑ ምእመናንን ምእመናትን ፍሉይ ምልክት ይህብ እዩ። እዚ ንጥፈት እዚ ከም ክህነት ጌርካ ክግለጽ ዝከኣል ቀንዲ ተልእኮ ስድራ ቤትን ስራሕን ምዃኑ ዘጠራጥር ኣይኮነን። ኮይኑ ግና ናብ ኩሉ መዳይ ህይወት እውን ዝዝርጋሕ እዩ። ኣብ መወዳእታ ቤተ ክርስቲያን ነቲ ኣብ ሕብረተሰብ ዝፍጸምን ዝምዕብልን ነገራት ኩሉ ሳዕ ኣቓልቦ ትገብረሉ እያ። ናይ መላእ ህዝቢ ኣምላኽ ብፍላይ ከዓ ጓሶትን ሊቃውንቲ ስነ መለኮትን ኣብ ባህልታት ግዜና እንታይ ኣብ ግምት ክኣቱ ከም ዝግባእ ከስተውዕሉ ሓላፍነት ኣለዎ።
كلو سا نقال أملاخن نتوفيت بيتا خرستيانن كم زلا على ملكعي نايا استو علوت غيروم يوم زرئيوو زد ما ميزاناوي أمرو زحطت أبهلاوي أنفت ناس أزخونة نعلم بأونتاو من قد كرئيا زخئل نما لخطو انجيل بملآت أب معقابن أب مقرابن صنوعات كخونو يخئلو يوم هو كريستنا مراخي كخوون بزبل تحستو بمقناس وين تتقلب بمقلالا يكونن فقرات حواتي أب تاريخ كتقو عازن كلا بيت خريستيان حانت علاما اللوا منغستا أملاخ كتمتسئن دحنات بزلو دك سبكا كفتسا منيو نزع علاما زي لعلو خلو بول كاوي قدسنان بحوناتاو فقرنية التسعر رسالي كان باباسات قدس باولو شادشاي كم زو كبلو صحافو بزي زي ملكت قدسنا كالاتنا نلب زمنا ودسب متن كافي خبدو كانتون ترقوم زي بلون أبناي مخان حدقا خايو زلو سلازي علم ما انت تأمنن تسفا ما انت خنقبرن بقدسنان بفقرن كننبر ما انت حقزنا نتكبارات منفس قدوس كفوتات نخون

ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግረይና ሰላምታና ነቕርብ። ናይ ሎሚ ሰንበት መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ሰንበት ኣብ ጸሎት መልኣከ እግዚኣብሔር ዝለገሱ ኣስተንትኖ ቃል ኣምላኽ ናይ ዕለቱ ንባብ ወንጌል ምስ ኣስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ቅዱስ ኣቦና ኣብዚ ሰሙን እዚ ኣብ ሰሙናዊ ናይ ዕለት ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ኣስተምህሮን ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ሰንበት መደፈነወና እንሆ ሕጂ ይጅምር። ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታና ይብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ብዛዕባ ምሕረት ኣምላኽ ኣስተምሃሩ። ንሻምናይ 100 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ብምዝካር ከኣ ምእመናን ኣብ መንጎ ህዝብታት ሰላምን ስኒትን ክሃንጹ ጻውዒት ኣቕሪቦም። ቅዱስ ኣቦና ብስተምህሮኦም ኣምላኽ ንህይወትና ፈጺሙ ኣይድርብያን እዩ ብምባል ኣብ ናይ ዕለተ ሰንበት ጸሎት መልኣከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ኣስተምሂሮም። ኣብ እዋን ምንጻ ግን ዓመፃን እውን እንተኾነ ፍቓድ ምድሓን ኣምላኽ ክተዓናቕፍ ከም ዘይክእል እውን ኣዘኻኺሮም። ርእሰ ሊቃነ ጳጳሳት ነቶም ኣብ ቅርዓት ቅዱስ ጴጥሮስ ንእተረኽቡ ምእመናን መንፈሳውያን በጻሕትን እንከስተምህሩ ብዛዕባ ህይወትን ተልእኾን ጐይታን ኣብ መድሓኒናን ኢየሱስ ክርስቶስ ዘዘንቱ ካብ ናይ ዕለቱ ንባብ ወንጌል እተወስደ ምሳሌ ኣታኽልቲ ወይኒ ምርኩስ ብምግባር ኣስተንተኑ። መበል 800 ዓመት ዝኽሪ ዕርፍቲ ቅዱስ ፍራንቸስኮ ዘኣሲዚ ይኸብር ምህላው ብምዝኽኻር ከኣ ብዛዕባ እምነትን ሕውነታዊ ፍቕርን ንቤተ ክርስቲያን ድማ ናብ ተሓድሶን ህንጸትን ሰላምን ዝመርሐ ከም ምዃኑ ብምዝኽኻር ስብከቶም ኣካፈሉ። ጐይታናን መድሓኒናን ኢየሱስ ክርስቶስ ናብ ዓለም እተላእከ ወዲ ኣምላኽ እኳ እንተኾነ በቶም ብኽፉት ኣዳው ሓንጎፋይ ኢሎም ክቕበልዎ ዝግብኦም ዝነበረ ሰባት ግን ከም እተነጽገ ገሊጾም። እቲ ከድሕን ዝመጸ ተኾነነ፣ እቲ ህይወት ክህብ ዝደሊ ንሞት ኣሕሊፉ ተዋህበ። እዚ ምንጻ ግዚ ግን ብዛዕባ እቲ ንዓለም ንታሪኽን ህዝብታትን ዘሳቕ ዘሎ ብዙሕ ጭካነን ንኸነስተንትን ዝዕድመና እኳ እንተኾነ ትምህርትታት ክርስቶስ ግና ዝያዳ ንምሕረት ኣቦዩ ዘርእየና። ዓመፃ ዛዛም ቓል ኣይኮነን። ኣምላኽ በቲ ደረት ዘይብሉ ፍትሑ ከምቲ ጐይታናን መድሓኒናን ኢየሱስ ክርስቶስ እቲ ነደቕቲ ዝነዓቕቦ እምኒ ንሱ ርእሲ ማዕዝን ኮነ ብዝብል ቃላት ዝገለጾ ንኣምላኽ ንእከይ ናብ ድሕነት ይቕይሮ። ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም እቲ እተነዓቀ ድማ ንዅሉ ነገር ዝድግፍ መሠረት ኮነ። በዚ ኸምዚ ኣምላኽ ንታሪኽ ይመርሖ፣ ክንወድቕ እንከሎና እውን ይድግፈና። ርእሰ ሊቃነ ጳጳሳት ቀጺሎም ናብቲ ምሳሌ ግራት ወይኒ ምልስ ብምባል ነታ ምርጫታትና ከሃንጻ ወይ ከዕንዋ ዝኽእል ቤተ ክርስቲያን ከም ዘመልክት ገለጹ። ስለዚ ኣብ 500 ዓመት ዕርፍቲ ቅዱስ ፍራንቸስኮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንቤተ ክርስቲያኑ ዳግም ንምሕዳስ ኣብ ዘቕረቦ ጻውዒት ምላሽ ብምሃብ ኣብ ግራት ወይኒ ጐይታ ብውፅኢታዊ መንገዲ ዝዓየ ሰራሕተኛ ከም ምንባሩ ዘከሩ። ቅዱስ ፍራንቸስኮ በቲ ተሰቕለ ጐይታ ተደሪኹ ኣብ ክርስቶስ ናይ ገዛ ርእሱ ሕይወት ብምህናጽ ኣብ ድኽነቱን ሓጐሱን ስቓዩን ብምክፋል ሕሉፍ ሓሊፉ እውን ክሳብ ውርደት ብምቕባል ንተልእኹኡ ጀመረ። እቲ ምእንቲ ዅሎም ኣሕዋቱ ዝገብሮ ልባዊ ጸሎትን ልግስን ነቶም ንቤተ ክርስቲያን ንምሕዳስ ከም ሓቀኛ ቅድመ ኹነት ገይሮም ኣብ ተልእኾኡ ተኻፈሉ ኣርኣያ ኮይኑዎም እዩ። ቅዱስ ፍራንቸስኮ ኣብ ጐይታናን መድሓኒናን ኢየሱስ ክርስቶስ ብዘነበሮ እምነት ንቤተ ክርስቲያን ዳግመ ሕደሳ ክብሉ ድማ መስከሩ። ሎሚ ድሕሪ 8 ዘመን እውን እዚ ናይ ቅዱስ ፍራንቸስኮ መንፈሳዊ ተውህቦ ፍረ የፍሪ ከም ዘሎ ርእሰ ሊቃነ ጳጳሳት ልዮን ገሊጾም እዚ ኣብቲ ዓብዪ ህያውን ማሕበር ፍራንቸስካውያን ከምኡውን ኣብ መንፈሳዊ ውርሽኡን ንህዝቢ ኣምላኽ ዘወፍዮ ዘሎ ብዙሕ ውህበታቱን ብንጹር ይረአ ኣሎ በሉ። ቤተ ክርስቲያን ዓመተ ኢዮቤልዩ ቅዱስ ፍራንቸስኮ ኣብ እተኽብረሉ ዘላ ርእሰ ሊቃነ ጳጳሳት ነቶም ምእመናን ምእንቲ ውህበት ሰላም ብጽንዓት ክጽልዩን ኣብ መንጎ ህዝብታት ስኒት ንምህናጽ ልባዊ ወፈያ ክገብሩን ጻውዒት ኣቕሪቦም።
ኣብ መደምደምታ ቅዱስ ኣቦና ነዚዕዮ እዚ ኣብ ኣማላድነት ቅድስቲ ድንግል ማርያም ብሕድሪ ብምውፋይ ምስቶም ኣብ መካነ ንግደት ፖምፔይ ኣብ ደብረ ቅድስቲ ድንግል ዘመቁፀርያ ተጋቢኦም ዘሎ ምእመናን ብመንፈስ ብምሕባር ከዓ ጸሎተ መልኣከ እግዚኣብሔር ኣዕረጉ።

0: ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ናይ ዕለቱ ንባብ ወንጌል ምሳስተንትኖ ቃል ኣምላኽ ብኽቡር ኣባ ንጉሰ ፍስሓ ነቕርበልኩም። ሰናይ ምክትታል።
1: ሰንበት ዘፍርየ መስከረም 9/2019 ዓ.ም እዚ ዕለት እዚ ዘሰኒ መዝሙር እኩት ኣንተ ወስቡህ ስምከ ወኣብዪ ሃይልከ። ወጌታ ንፍርየ ምድሪ ባርኽ ብኽረምቲ ብበረኸት እትኸፍት ጐይታ ኸማኻ ዝበለ ጻድቕ መሓርን መን ኣሎ። እታ ጠምያ ነይራ ዝጸገበት ነፍሲ ካብ ሞት ድሒና ትባርኸካ ኣላ። ኣብ ሰማይ ትቕመጥን ብትሑታት እትባርኽን ምስጉን ንስኻ ኢኻ። ስምካ ንኡድ ክእለትካ ድማ ዓብዪ እዩ። ንስኻ ኢኻ ንሰንበት ዕረፍቲ ጌርካ ዝሰራዕካን ንኹሉ ዘዝግብኦ ምግቢ ዝሃብካዮን። ምስባክ ምድርኒ ውሃበት ፍሪሃ ወይ ባርከን እግዚኣብሄር ኣምላክነ ወይ ባርከን እግዚኣብሄር። ምድሪ ፍሪኣ ትህብ እግዚኣብሄር ኣምላኽና ይባርኸና እግዚኣብሄር ክባርኸና እዩ። መዝሙር 85:12 ቃል ወንጌል ንሎሚ ዝንበብ ካብ ወንጌል ሉቃስ ካብ ምዕራፍ 13 ካብ 22-30 ወንጌል ሉቃስ። ብድሕሪ እዚ ኢየሱስ ናብ ኢየሩሳሌም ክኸይድ ከሎ ኣብ ከተማታት ዓድታትን እናምሃረ ይሓልፍ ነበረ። ሓደ ሰብኣይ ከዓ ጐይታይ እቶም ዝድሕነስ ውሕዳት ድዮም በሎ። ንስ ኸዓ ኸምዚ በሎም፣ በታ ጸባብ ኣፍ ደገ ንምእታው ተጋደሉ፣ ምኽንያቱ ብዙሓት ክኣትዉ ክደልዩ እዮም ግና ኣይክኽእሉን እዮም። እብለኩም ኣለኹ በዓል ቤት ተንሲኡ ማዕጹኡ ምስ ሸጐረ ሽዑ ኣብ ወጻኢ ደው ምባል ክትጅምሩ ጐይታይ ጐይታይ ክፍፈተልና እናበልኩም ማዕጹ ኳሕኳሕ ክተብሉ ኢኹም። ንሱ ኸዓ ካበይ ምዃንኩም ኣይፈልጠኩምን እየ ኢሉ ክምልሰልኩም እዩ። ሽዑ ምሳኻ በሊዕና ሰቲና ንስኻ እውን ኣብ ኣደባባያትና ምሂርካ ምባል ክትጅምሩ ኢኹም። ንሱ ኸዓ ኣቱም ገበርቲ ዓመፅ ኩልኻትኩም ካበይ ምዃንኩም ኣይፈልጠኩምን እየ ካባ ይርሓቑ እብለኩም ኣለኹ ኽብል እዩ። ንኣብርሃምን ይስሓቅን ያይቆብን ንኹሎም ነቢያትን ኣብ መንግስቲ ኣምላኽ ምስ ርእኹምዎም፣ ንስኻትኩም ግና ኣብ ወጻኢ ተደርቢኹ ምስ ተረፍኩም ኣብኡ ብኽያትን ምሕርቃም ኣስናንን ክኸውን እዩ። ካብ ምብራቕን ምዕራብን ካብ ሰሜን ደቡብን ድማ ክመፁ ኣብ መንግስቲ ኣምላኽ እውን ኣብ መኣዲ ክቕመጡ እዮም። እንሆ ድማ ቀዳሞት ዳሕሮት፣ ዳሕሮት ከዓ ቀዳሞት ክኾኑ እዮም። ዘሎናዮ እዋን ዘመነ ፍረ ወይ ከዓ እዋን ፍረ እዩ። ሓረስታይ ዘራእቱ ፈርዩ ኣብ ሙሉእ ምትእምማን ናይ ዓመት ቀለቡ ዘረጋግጸሉ እዋን እዩ። እዚ ኣብ መንፈሳዊ ቀለብና ክንቅረብ የተሓሳስበና። እዚ ዓመት ከመይ ገይረ እጅምሮ ኣለኹ ኢልና ሂወትና ብመንፈሳዊ ስንቂ ኣስኒቕናዶ ንጅምር ኣለና ክንብል ግቡእ እዩ። ከም ሰባት መጠን ስንቂ ከይወሕደና ክንርኢ የድልየና እዩ። ጉዕዞና ዕዉት ክኸውን ብመንፈሳዊ ሂወትና ዝሰነቕና ክንከውን የድልየና። ናይ ሎሚ ወንጌል ንምቾት ንጣዕሚ ኣወጊድና ኣብ መኣዲ ኣምላኽ ክንህሉ የዘኻኽረና። በታ ጸባብ ኣፍ ደገ ንምእታው ተጋድሉ ይብለና። ጉዕዞ ሰማይ ክዝንጋዕ ዘይብሉ ጉዳይ እዩ። ጉዳይ ድሕነትና ኩሉ ግዜ ሓለዋ የድልዮ። ኣብ ሓደ ዝንገር ታሪክ ሰለስተ ሰባት ዝተፈላለየ እምነት ዝኽተሉ ብዛዕባ ሃይማኖቶም ክትዕ ኣልዒሎም። ሰለስቲኦም ሓረስቶ ጡጥ እዮም ነይሮም። ኣብ ክትዖም ናትና እዮ እቲ ሓቂ ናትና እባ እናበሉ ኣብ ርሱን ክትዕ ኣትዮም። ኣብ ጥቕኦም ሓደ ሽማገለ ንኽትዖም ሱቕ ኢሉ ይሰምዕ ነበረ። ኣብቲ ሽማገለ ቅርብ ኢሎም መን ይኻባና ሓቂ ዘሎ ኢሎም ሓቲቶሞ። ብካልእ ኣዘራርባ ኣየ ናይ እምነት እዩ እቲ ሓቂ ሒዙ ዘሎ እናበሉ ሓቲቶሞ። እቲ ሽማገለ ህዲ ኢሉ እናስተንፈሰየ ከምዚ እናበለ ክምልስ ጀሚሩ። ብምሳሌ ገይሩ ምስ ስርሖም ዝመሳሰል ምስሊ ኣምፂኡሎም። ካብዚ ክሳብ እቲ ናይ ጡጥ መኻዚኖ ሰለስተ መገዲ ኣለዋ። ሓንቲ በዚ ጎቦ ደይብካ ብቐጥታ ኣብቲ መኻዚኖ ክትከይድ ትኽእል። ኣፃር እያ እንተኾነ ዓቐብ ስለ ዝኾነ ብርቱዕ ድኻም የድልዮ። ብምስራቅ ወገን ናይ ዝጎቦ ጌርካ ክትኸይድ ትኽእል። እቲ መገዲ ብዙሕ ነዊሕ ኣይኮነን እንተኾነ ከርፋሕን ዘይፅቡቕን ክትከዶ ዘይጥዑምን እዩ። ሳልሳይ ብወገን ምዕራብ ናይቲ ጎቦ ክትከይድ ትኽእል። ነዊሕ መገዲ ግን ዝቐለለ መገዲ ክትከይድ ትኽእል እንተኾነ ኢሉ ኣብዓ ዓይኖም እናጠመተ ኣብቲ መኻዚኖ ምስ በፃሕካ እቲ ዋር ድያ ከመይ ጌርካ ከምዝመፅእካ ወይ ቤናይ መገዲ ከምዝመፅእካ ኣይኮነን ዝሓተካ ዓርከይ ክሳብ ክንደይ ፅቡቕ እዩ እዚ ጡጥካ ኢሉ እዩ ዝሓተካ እናበለ ኣብ ሂወት ኣገዳሲ ሂወትና እንታይ ዓይነት ሂወት ከም እንመርሕ እምበር ኣነ ከምዚ እዩ እምነተይ እናበልካ ምጀሃር ኣብ ሓቂ ከም እንነብር ኣይገብረናን እዩ እናበለ ሃናፂ መልሲ ሂብዎም ኣብ ትንቢት ኢሳያስ ነቢይ ምዕራፍ 66 ካብ ቁፅ 18 ክሳዕ 21 ድሕነት ኣምላኽ ንኩሎም መንግስትታት ዓለም ከም ዝኾነ ንሕና ሰበኽቱ ከም ዝኾንና ንኩሎም ደቂ ሰብ ኣብ መንግስቲ ኣምላኽ እንዕድም ከም ዝኾንና ዝነግር ነንብብ ኣብ መልእኽቲ ዕብራውያንን ዘንብብናያ ዋላ እውን ኣብ ግዜ መቕፃዕቲ ኣምላኽ ንምሕረትና ኢሉ ከም ዝሰደልና ክንርዳእ ይምዕደና ከምቲ ፈቃድ ኣቦ ንውላዱ ክምህሮ ኢሉ ዝቆፅዖ ከምኡ ኣምላኽ ካብ ክፉእ ክመልሰና ኢሉ ክቐፅዓና ይከኣል ኣብ ናይ ሎሚ ወንጌል እውን ጉዳይ ድሕነት ቀሊል ከም ዘይኮነ ብዘይቁኑዕ ነገራት ከይንተህለል የጠንቀቕ ድሕነት ንኩሉ እዩ እንትኾኑ ብርቱዕ ስራሕ ምስ ፀጋ ኣምላኽ ዕለት ዕለት ክሳብ መዓልቲ ሞትና ምትሕብባር ይሓትት ኣብኡ እንከሎ ብቐሊል ሸለል ክንብሎ ኣይግባእን ጉዳይ ድሕነትና ተልእኮን ዓብዪ መዝነትን እዩ ናይ ሎሚ ወንጌል ትርጉም ጉዕዞ ንኢየሩሳሌም ዘስዓቦ ሓበራዊ ድሕነት ይገልፀልና መጀመርያ ጎይታና እቶም ዝድሕንሱ ውሕዳት እዮም ኢየሱስ ምሳርድእቱ ንኢየሩሳሌም ገፁ እናኸደን ከሎ ሓደ ሰብ ዝሓተቶ እዩ ኣገዳስን ዓብ ሕቶን እዩ ኣብ ግዜ ኢየሱስ ብዙሓት ኣይሁድ ንሶም ጥራሕ ህዝቢ እግዚኣብሄር ንሶም ጥራሕ ሕርያት ህዝቢ ኣምላኽ ምዃኖም ይሓስቡ ነይሮም ብርድኢቶም ኣረማውያንን ዘይኣመንትን ኩሎም ንሕጊ ሙሴ ዘየኽብሩ ኩሎም ዘይድሕኑን ብኣምላኽ ዝተነፅጉ ገይሮም ይሓስብዎም ነይሮም ድሕነት ንኣታቶም ጥራሕ ነቶም ሕጊ ሙሴ ዘኽብሩ ዝተሓፀየ ገይሮም ይሓስብዎ ነይሮም ኢየሱስ ነቲ ሕቶ ቀጥታዊ መልሲ ክህቦ ኣይደለን ብኣንጻሩ ቅልል ዝበለ ሕቶ እናሓተተ ንሰዓብቱ ብዛዕባ ድሕነት ክነግሮም ጀሚሩ ኣብ ትምህርቱ ነቲ ቐንዲ ነገራት ክነግሮም ጀሚሩ ክንደይ ከም ዝድሕኑ ኣገዳሲ ይኮነን ኣገዳሲ ነገር ኣነን ንስኹምን ክንሓስበሉ ዘለና ከመይ እንተገበርና ብኸመይ እንተነበርና ብኸመይ ኣብ ርክብና ሓድነት ከም እንተፈጠርና ኢና እንድሕን ነዚ እዩ ኢየሱስ መልሲ ዝህበሉ ካልኣይ በቲ ፀባብ ኣፍ ደገ ንምእታው ተጋደሉ መጀመርያ ኣብ መንግስቲ ኣምላኽ ክንኣቱ በታ ፀባብ ኣፍ ደገ ክንቃለስ ኣለና እታ ፀባብ ኣፍ ደገ ጉዕዝኣ ብቐሊል ምስ ብዙሓት እትጓዓዛ ኣይኮነትን ፀባብ ዘብላ ብዙሓት ሰባት ከምዘይጓዓዝዋ ከስምዕ ኢሉ እዩ ድሕነት ብግልኻ ንበይንኻ ዝርኢ ጉዳይ እዩ ከምኡ ድሕነት ቀሊል ኣይኮነን እትኸፍሎ ዋጋ ኣልኦ ብቓልስን ብስቓይን እዩ ዝርከብ እዛ ፀባብ ማዕፆ ንኩሉ ክፍቲ እያ እንትኾነ እቶም ክኣትዋ ዝደልዩ ጥራሕ እዮም ተቐባልነት ዘለኦም መንግስቲ ኣምላኽ ክትመርፆ ኣለካ ናይ ድሕነት ህያብ ብምፍልላይ ዝርከብ መሰል ኣይኮነን ድሕነት ንኩሉ እዩ ኣምላኽ ከዓ ኩሉ ክድሕን ድላዩ እዩ እንትኾነ ሰማያዊ ናይ ድሕነት ፍቕሪ ግላዊ መልሲ ይሓትት ሳለሳይ ካበይ ምዃንኩም ኣይፈልጠኩምን እየ ኢየሱስ ንርድእቱ ብምሳሌ ገይሩ ብዛዕባ ዝተዓፀወ ማዓፆ ተዛሪብዎም ንሱ ከዓ ነቶም ንኢየሱስ ምቕባል ዝደንጎዩ እዩ ዘስምዕ ባዕሉ ከም ዝበሎ ንውኡ ምኽታል ምስኡ ምሳሕ ምብላዕ ክዛረብ እንከሎ ምስማዕ እኹል ኣይኮነን ካብኡ ንላዕሊ ክንገብሮ ዝግባአና ነገራት ኣሎ ሓደ ግዜ ንዕድመ ኢየሱስ ድሕሪ ተቐቢልና ኣብ ትምህርቱ ፀኒዕና ክንነብር ዕለት ዕለት ክንነብሮ ኣለና እቶም ብእምነት ፀኒዖም ዘይነብሩ ኣብ ኣፍ ደገ ክተርፉ እዮም ኣብዚ ኢየሱስ ዘጠንቅቐና ዘሎ ጉዳይ ድሕነትና ብሸለልትነት ክንሕዞ ከም ዘይግባእ

ዝደሓኑ ዝርዝር ክገርመና እዩ ስለምንታይ ኢልና እንተሓተትና ምክንያቱ መገዲ ኣምላኽ ካብ መገድና ፍሉይ ስለ ዝኾነ እዩ ሓደ ዝንገር ታሪክ ኣለዉ ሓንቲ ሃብታም ሰበይቲ መንግስቲ ሰማይ ምስ ከደት እቶም ዘመሓድሩ ንእስ ዝበለ ክትነብሮ ደስ ዘየብል ገዛ ሂቦማ ንሳ ከዓ እዚ ደኣ እንታይ ክገብሮ ኣይደልዮን እየ ካልእ ሃውኒ ኢላቶም ንሳቶም ከዓ ቅድሚ ኣብዚ ምምፃእኪ ዝለኣኽክልና ነዚ ጥራሕ እዩ ክንሰርሕ ዝኽእል ኢሎማ ኣመዕዱ ኣቢላ እንተረኣየት ፅቡቅ ገዛ ረኣየት እሞ እቲ ፅቡቅ ገዛ ደኣ ናይ መን እዩ እናበለት ሓተተቶም ናይ ሰራሕተኛ ጀርዲንኪ እዩ ኢሎማ ከመይ ኢሉ ናተይ ሰራሕተኛ ዝነበረ ድኻ ካብ ናተይ ዝበልፅ መቐመጢ ክሰርሕ ይኽእል ኢላ ሓተተት ኣብዚ ዝስራሕ ገዛውቲ በቲ ካብ ምድሪ ዝለኣኽካዮ ነገራት እዩ ዝስራሕ ንሕና ኣይኮና ንመርፀሎም እዚ ንስኺ ኣብ ዓለም ከለኺ ፅቡቅ ገዛ ዝስራሕ ኣይለኣኽክን ኢሎማ ይበሃል ኣብዚ ዓለም እንገብሮ እዩ ኣብ ሰማይ ስንቂ ዝኾነና ኣብዚ ዘንጊዕና ናይ ስጋ ነገር ጥራሕ ክንሓስብ ክንገብር እንከለና ንመፃኢ ሂወትና ከይሓሰብና እንተነበርና ኣብ ሰማይ ፅቡቅ ቤት ክህልወና ኣይክእልን እዩ ግዜ ከለካ ግዜ ኣይትፀበ እዩ ነገሩ ሎሚ ንሰማይ ዝእቱ ነገር ኣብ ምግባር ንፀመድ ሽዑ ኣምላኽ ኣታእሙን ወደይ ኣትእምን ትጓለይ ክፅበየካ ዶ መፂእካለይ ክብለና እዩ እግዚኣብሄር ነቶም ዘፍቅሮም ይቆፅዖም ኣብ መልእኽቲ ዕብራውያን ንሎሚ ዝተነበት ንዘመናት ዝኸዲ ሕቶ የቕርብ ስለምንታይ እዩ ንጥዑያት ብሩኻት ሰባት ሕማቅ ነገር ዝገጥሞም ወይ ከዓ ዝጋነፎም ኣብ ሰባት ዝወርድ ባህርያውን ኩሉ እንርእዮ ስቓያትን መግለፂ ክንህበሉ ኣይንኽእልን ኢና ንኣብነት ምዕልቕላቕ ሓዊ ምንዳድ ምንድቕዳቕ ምድሪ ገለ ሰባት ፀገማት ንጠባያትና የበርትዕ ብዝያዳ ሰብ ይገብረና ዝብሉ ኣለዉ ከይተሳቂኻ መክሰብ የለን ዝበሃል ዘረባ ኣሎ ኖ ፐይን ኖ ጌይን ዝበለ ፅርኢቶን ግምትን ንሃብ ስቃይ ምስጢር እዩ ኣብ ክርስትያናዊ ባህሊ ካብ ስቃይ ዘይምህዳም ብእምነት ኣምላኽ ክትቅበሎን ከለኻ ምስቲ ናይ ኢየሱስ ስቃያት ክተወሃህዶን ከለኻ ንካልኦት ድሕነት ዘድሕን ክኸውን ይከኣል ዝብል ኣሎ ስለምንታይ ከምዚ ዝኸውን ምክንያቱ ከዓ ኣብ እምነትና ስቃያት ኢየሱስ ንኩልና ደቂ ሰብ ድሕነትን ምሕረትን ዘምፀአ እዩ ኣብ ሂወትና ንርእስና ቀፂዕና ክንነብር እንተከኣልና እሞ ብእምነት እንተነበርና ብእምነት ንኢየሱስ ንክተል ኣለና ማለት እዩ ኣብ ገለ እዋናት ንክርስትያናዊ ሂወትና ክንነብሮ ክንቃለስ ኣለና ኣምላኽ ንኩሉ ዝጓነፈና ፀገማት ክንዕወት ኢሉ የሰናድወና ከም ሓላፍነት ዘለዎም ወለዲ ኣብ ገለ እዋን ኣምላኽ እውን ይቐፃዕና እዩ እዚ መቕፃዕቲ ገለ ስቃይ ሓዘን ከውርደልና ይከኣል እንተኾነ በቲ ዝተጓንፈና ፀገም መገዲ ኣምላኽ ኣብ ፍቕሪ ኣብ ርትዒ ኣብ ሰላም ክንምሃር ንኽእል ኣብዚ ዘለናዮ እዋን ምስ ኣምላኽ ጥቡቕ ርክብ ክህልወና እሞ ጉዳይ ድሕነትና ዋሓዝ ክንረኽበሉ ይግብኣና እምነትና ክንነብሮን ከሎና ጥራሕ ኢና ክንዕወት ንኽእል ብግዜያዊ ምቾት ዓለም ተታሊልና ንምገዲ ኣምላኽ ዘንጊዕና ከይንነብር ምስትውዓል የድልየና ኦ ሕያዋይ ኣምላኽ ኣብ ጉዕዞ ሂወትና ብፍላይ ኣብዛ ዓመት እዚኣ እምነተይ ክሕድስን ከፅንዕን እሞ ከምቲ ንስኻ እትደልዮ ክመርሕ ፀጋ ካሃበኒ ኢልና ንለምኖ ፈቃር ኣምላኽና በታ ፀባብ ዓንቀፅ ክንምለሶ እናተፀበየና እዩ እሞ ብዘይ ውልውል ኣብቲ ቤት ውንእቶ ብሩኽ ሰንበት ይግበረልና ኣባ ንጉሴ ፍስሓ

ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግረይና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ኣብ ዘካፈልዎ ኣስተምህሮ ብዛዕባ እቲ ፍስሓን ተስፋን ተሰሚየ ሰነድ ካልኣይ ጉባኤ ቫቲካን ዝገብርዎ ዘለዉ ተኸታታሊ ትምህርትታት ብምቕጻል ኣብ ራብዓይ ምዕራፍ ናይቲ ሰነድ ኣስተንቲኖም ብዛዕባ ተልእኮ ቤተ ክርስቲያን ኣብ ዓለም እውን ኣስተምሂሮም ርእሰ ሊቃነ ጳጳሳት ሊዮን መበል 14

ተርባዕተ ኣብ ቅርዓት ቅዱስ ጴጥሮስ ኣብ ዘካፈልዎ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ብዛዕባ ራብዓይ ምዕራፍ ናይቲ ሰነድ ካልኣይ ጉባኤ ቫቲካን ዝኾነ ጉስነታዊ ቁዋም ፍስሓን ተስፋን ብምስትንታን ቤተ ክርስቲያን ተልእኾኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም ዝህነፅን ሓላፍነት ከም ዝህባ ገሊፆም። ክቡራትን ክቡራንን ሰማዕትና ካብዚ ብምቕጻል ምሉእ ትሕዝቶ ናይቲ ቅዱስ ኣቦና ዘካፈልዎ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ነቕርበልኩም። ሰናይ ምክትታል። ዝኸበርኩም ኣሕዋትን ኣሓትን እንቋዕ ብድሓን መጻእኩም። ብዛዕባ ጉባኤያዊ ቅዋም ፍስሓን ተስፋን እንገብሮ ዘለና ኣስተንትኖ ክንቅጽል ከሎና ሎሚ ንራብዓይ ምዕራፍ ናይቲ ቀዳማይ ክፋል ናይዚ ሰነድ እዚ ብዛዕባ ተልእኾ ቤተ ክርስቲያን ኣብ ዘመናዊት ዓለም እተወፈየ ክንምርምር ኢና። ቅድሚ ኩሉ እዚ ጉባኤ ንቤተ ክርስቲያን ከም ኣብ ልዕሊ ወይ ኣብ ጎኒ ዓለም ከም ዘላ ዘይኮነትስ የግዳስ ብምሳልያዊ ኣገባብ ኣብ ውሽጣ ከም እተተኽለት ይዝክር። ቅዱስ ኣጐስጢኖስ ዓለም ብቤተ ክርስቲያን ኣቢላ ተዓረቐት ክብል ጸሓፈ። ቤተ ክርስቲያን ከዓ ድሮ ምስ ኣምላኽ እተዓርቀት ዓለም እያ። ንሕና ኣብ ምድሪ ነጋድያን ኣጋይሽ ኢና። ኣብቲ ኣፋፍነትን ጽባቕን እዛ ዓለም እዚኣ ድማ እንካፈል ኢና። ልክዕ ከምቲ ወዲ ኣምላኽ ንዓለም ሕይወት ክህባ ምስ ኣቦ ኸተዓርቓን ስጋ ዝለበሰ፣ ከምኡ ድማ ቤተ ክርስቲያን ንዅልና ደቃ ነቲ ኣምላኽ ኣብ ሓደ ዓብዪ ሰብኣዊ ስድራ ቤት ንምጥርናፍና ዘለዎ ውጥን ምግላጽ ከም ምልክት ምስጢረ ስጋዊ ኣምላኽ ኣብ ዓለም ትርከብ ኣላ። ስለዚ ቤተ ክርስቲያን ኣብ ማእከል ህዝብታትን ባህልታትን ኣብ ታሪኽ ደቂ ሰባት ትጓዓዝ ኣላ። እዚ ኣብ ሕይወት ደቂ ሰባት ዘሎ ምትእትታው ንቤተ ክርስቲያን ተልእኾኣ ታሪኻዊ ስፍሓት ከም ዘለዎን ማሕበራዊ ርክባት ብኸመይ ከም እትሃንጽን ሓላፍነት ከም ዝህባን ብንጹር ንኽትርዳእ ይሕግዛ። ቀዳማይ ተልእኾ ቤተ ክርስቲያን ደቂ ሰባት ነቲ ዓሚቕ ሕቶታት ናይ ሕይወት ኣቓልቦ ንኽገብሩሉ ንምሕጋዝ እዩ። ብዛዕባ መበቈልናን ዕድልናን ከምኡውን ብዛዕባ ትርጉምን ፍቕርን ከኣ እዩ። ብዝኾነ ይኹን ዋጋ መኽሰብ ናይ ምርካብን ሓበሬታ ናይ ምቁፅጻርን ንሰባት ምስቲ ኣብ ስጋው ጥሪት ዘተኰረ ናብራ ንኽሰማምዑ ዘየድሊ ጸቕጢ ከውርደሎም ይኽእል እዩ። ልባትና ግና ናብ ላዕሊ ክጥምት እዩ ዝተፈጥረ። ኣበውዚ ጉባኤ ተልእኾ ቤተ ክርስቲያን ኣብ ህንጸት ምድራዊት ከተማ እውን ኣበርክቶ ኣብ ምግባር ተራ ከም ዘለዎ የዘኻኽሩና። ይኹን እምበር ሜላታትን ሸቶኣን ብቐዳምነት ፖለቲካዊ ስርዓት ኣይኮነን። ኣብ ክንዶስ ብዛዕባ እምነትን ልግስን ምስክርነት ኣብ ምሃብ ከምኡውን ንፍትሕን ሰላምን ሕውነትን ዘለዋ ተጸምዶ ዘጠቓልል እዩ። ሓደ ኣማኒ ነቲ ምእንቲ ሓጢኣት ዝሞተ ጻድቕ ክርስቶስ ብምቕባልን ብምምላኽን ጭቈና ድኹማትን ድኻታትን ወይ ከዓ ነቲ ናይ ምንጻግን ምጉዳል ፍትሕን ኩነታት ዘቃልዕ ዘይፍትሓዊ መዋቕር ክቕበል ኣይክእልን እዩ። ማሕበራዊ ሰረተ እምነት ቤተ ክርስቲያን ንተግባራት ናይቶም ሰብ ሰናይ ፍቓድ ዝኾኑ ሰባት ኣብ ምትሕብባር ሓባራዊ ረብሓ ንምድንፋዕ ይሳተፍ። ስለዚ ቤተ ክርስቲያን ንድሕነት ኩሉ ሰብ ንምስዓብ ኣብ ትሕቲ መሰረታዊ መሰላት ወዲ ሰብን ስድራ ቤትን ንጠለብ ሓባራዊ ረብሓ ኣፍልጦ ንዝህብ ዝኾነ ይኹን ዓይነት መንግስቲ ንገዛ ርእሳ ብነጻ ከተማዕብል ካብ ምኽኣል ንላዕሊ ሓያል ባህጊ የብላን። ተልእኾ ወንጌል ብውጽኢታዊ መንገዲ ንምፍጻም ነፍስ ወከፍ ተጠምቀ ሰብ እምነቱ ህያውን ቀጻልን ምእንቲ ክግለጽን ምስ ጸጋ መንፈስ ቅዱስ ክተሓባበር ቁርጽ ፍቓድ ክገብር ኣለዎ። እወ ከምቲ ኣበውዚ ጉባኤ ደጋጊሞም ዝገለጽዎ ኣብ መንጎ እምነትን መዓልታዊ ሕይወትን ዘሎ ፍልሊ ኣብ ዘመንና ዘሎ ዝኸፍአ ጌጋ ኮይኑ ክቝጸር ይግባእ። ፍስሓን ተስፋን ንተልእኾቶም ብጥምቀቶም ንዓለም ብክርስትያናዊ መንፈስን ብራእይ ወንጌልን ሕያው ክገብሩ እተጸውዑ ምእመናንን ምእመናትን ፍሉይ ምልክት ይህብ እዩ። እዚ ንጥፈት እዚ ከም ክህነት ጌርካ ክግለጽ ዝከኣል ቀንዲ ተልእኾ ስድራ ቤትን ስራሕን ምዃኑ ዘጠራጥር ኣይኮነን። ኮይኑ ግና ናብ ኩሉ መዳይ ሕይወት እውን ዝዝርጋሕ እዩ። ኣብ መወዳእታ ቤተ ክርስቲያን ነቲ ኣብ ሕብረተሰብ ዝፍጸምን ዝምዕብልን ነገራት ኩሉ ሳዕ ኣቓልቦ ትገብረሉ እያ። ናይ መላእ ህዝቢ ኣምላኽ ብፍላይ ከዓ ጓሶትን ሊቃውንቲ ስነ መለኮትን ኣብ ባህልታት ግዜና እንታይ ኣብ ግምት ክኣቱ ከም ዝግባእ ከስተውዕሉ ሓላፍነት ኣለዎ። ኩሉ ሳዕ ንቓል ኣምላኽን ንትውፊት ቤተ ክርስቲያንን ከም ዝለዓለ መለክዒ ናይ ኣስተውዕሎት ገይሮም እዮም ዝርእይዎ። እዚ ድማ ሚዛናዊ ኣእምሮ ዝሓትት ኣብ ባህላዊ ኣንፈት ናጻ ዝኾነ ንዓለም ብኣወንታዊ መንገዲ ክርእያ ዘኽእል ንመልእኽቲ ወንጌል ብምልኣት ኣብ ምዕቃብን ኣብ ምቕራብን ጽኑዓት ክኾኑ ይኽእሉ እዮም። እወ ክርስትና ማራኺ ክኸውን ብዝብል ትሕዝቶኡ ብምቕናስ ወይ ነቲ ጠለብ ብምቅላል ኣይኮነን።
ፍቁራት ኣሕዋተይ ኣብ ታሪክ ክትጓዓዝን ከላ ቤተ ክርስቲያን ሓንቲ ዕላማ ኣለዋ፣ መንግስቲ ኣምላኽ ክትመጽእን ድሕነት ብዘሎ ደቂ ሰብ ከኣ ክፍጸምን እዩ። ነዚ ዕላማ እዚ ልዕሊ ኩሉ ብውልቃዊ ቅድስናን ብሕውነታዊ ፍቕርን እያ እትጽዕር። ርእሰ ሊቃነ ጳጳሳት ቅዱስ ጳውሎስ ሻድሻይ ከምዚ ክብሉ ጸሓፉ፣ ብዘይ እዚ ምልክት ቅድስና ቃላትና ንልቢ ዘመናዊ ወዲ ሰብ ምትንካፍ ይኸብዶ፣ ከንቱን ትርጉም ዘይብሉን ኣብ ናይ ምዃን ሓደጋ ኸኣ እዩ ዘሎ። ስለዚ ዓለም ምእንቲ ክትኣምንን ተስፋ ምእንቲ ክንገብርን ብቕድስናን ብፍቕርን ክንነብር ምእንቲ ክሕግዘና ንተግባራት መንፈስ ቅዱስ ክፉታት ንኹን።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጃካ ብሬድዮ በፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍርትራ ኣቢልኩም ክትከታተሎ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.vva ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ነፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ጽንሑ። يتبارك يسوس كريستوس لاوليتور يسوس كريستوس.